0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 19/2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ዓውደ ጉባኤ ንምስራቅ ቀያና ቤተ ክርስቲያን ዝሓሊ ጳጳሳዊ ተቋም ተቐቢሎም ዝለገሶ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ንመስርሕ ኣዋጅ ብፅዕና ናይ እስራ ካህናት ኣብ እዋን ውጋዕ ሓድሕድ ስፓይና ብምክንያት እምነቶም ዝተቐትሉ ሰማዕታት ይኹንታ ከም ዝሃብሉ ርእሰ ሊቃነ ጳጳሳት ልዮን መስዋእተ ቅዳሴ ስነስርዓት ቀብረ ነፍሲሄር ካርዲናል ሩዊኒ ኣዕሪቦም ዘስምዕዎ ስብ كات كلياور كبر سليكان باباسات ليون مسناي ريبابليكاويت بيرو رأسابي هاد مزي تفال عليا حيمانوتاتني حبار زي تزنقا قحناي كدس منبر العلاء بيت صفتيينت عب أزربايجان زكايد وزر لوك عموب صاح بيت مخرا عبتا كريستيانا بدبوب أفريكا سبعوك كبري فتحين متحق غازن كهلو زاق ربو تساويت بزمن كتكن دي أرقصات زتاكورا كم زخوون أقدمنا نحبر ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍሬዝግን ንቅድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስራቃውያን ካቶሊካውያን ንቤተ ክርስቲያን ብመንፈሳዊ ሃብታት ከህብትሙ ኣተባብዕዎም ነቲ ንክርስቲያን ምእመናን ካብ ዓዶም ንኽሃድሙ ዘገድዶም ዘሎ ውግእ ዘስዓቦ ዘይምርግጋእ ድማ ኮኒኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ምስ ተሳተፍቲ ሓፈሻዊ ጉባኤ ናይቶም ንምስራቃውያን ኣብያተ ክርስቲያናት ዝሓልዩ ትካላት ረድኤት ተራኺቦም ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን እዚ ኣኼባ እዚ ነቲ ኣብ ምብራቃውያን ኣብያተ ክርስቲያን ዝርከቡ ኣብያተ ትምህርትን ካህናትን ፈለስትን ንምድጋፍ ዕላማ ገይሩ ይሰርሓሉ ምህላው ጠቒሶም ንኣድዎ። ምብራቃውያን ካቶሊካውያን ቤተ ክርስቲያን ዘለዎም ዓብዪ ውህበት ምስ ኣድማሳዊት ቤተ ክርስቲያን ንምክፋልን ሃብታም መንፈሳዊ ውህበት ከም ዘለዎን ብምግላጽ ኣገልገልቲ ስነ ምዕበያ ንምዕባለ ሕብረተሰብ ኣድላይ ምዃኑ እውን ኣስተንተኑ። ስለዚ እኖና ቅዱስ ቤተ ክርስቲያን ሓድነት ዘለዋ እኳ እንተኾነት ሓደ ዓይነት ግን ኣይኮነትን በሉ ፍርያም ማህፀን እተፈላለየ መንፈሳውን ስነ ሃይማኖታውን ልምድታት ከምኡውን ንሓድሕዱ ዝሃብትም እተፈላለየ ስርዓተ ኣምልኾን ትውፊታትን ወሊዱ እዩ ክብሉ እውን ገለጹ። ምስራቃውያን ኣብያተ ክርስቲያን ንካቶሊካውያን ናብ መበቆል እምነት ይመርሕዎም ከመይሲ ቅዳሴታቶም ብርሃን ጸጋ ከም ዘብርህ እዩ ዝገብሩ። ይኹን እምበር ክርስቲያናዊ ምብራቅ ክዕምብብ ዝኽእል እንተተረዲኡ ጥራዩ እዚ ድማ ኣብ ስነ ምዕበያ ካህናትን መነኮሳትን ወፍሪ ዝሓትት ምዃኑ ብምግላጽ ነቲ እዚ ማሕበር እዚ ንመጻኢ ካህናትን ዲያቆናትን ንምስልጣን ዘውፅኦ ዘሎ ወጻኢታትን ምሽፋን ዝገብሮ ውሳኔ ከም ዝድገፍ እውን ኣመልከቱ። እዚ ኣብ መንጎ ፍልጠትን ልግስን ኣብ መንጎ ክፉት ኣእምሮን ሰራሕተይናታት ኣእዳውን ዘሎ ማእሰር ግን መንፈሳዊ ስፍሓት እውን ይሓትት ለጋስ ጥራይ ዘይኮነስ ብጸጋ ዝመልአ ብመንፈስ ቅዱስ ዝነደደ ልቢ እውን ዝሓትት እዩ በሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ብዙሓት ውግእ ዘለዓዕሉ ሰባት ዘስዕብዎ ዘለዉ ከቢድ ጾር ውግእን ዘይምርግጋእን እውን ኣመልኪቶም ተዛረቡ። ንስኹም ሂይወት ከተመንጭዉ ከለኹም ንሶም ድማ ሞት ይዘርኡ ኣለዉ በሉ ንሓውኻ ክትሕግዝ ክትመጣጠር ከለኻ ንሳቶም ድማ ዝጭቁንዎ ጸላኢ ይደልዩ ኣለዉ ዘተን ምርዳእን ክትፈጥር ከለኻ ብሕታውነት ይደልዩ መንገድታት ተስፋ ክትከፍት ከለኻ ንሰባት ኣብ ፍርሒ ይዓጹ ንመጻኢ ክትሃንጽ ከለኻ ንህልው ግዜ የዕንው ኣለዉ ድማ በሉ። እዚ ንጽጽር እዚ ሓባራዊ ሃብቲ ነቶም ዘድልዮም ሰባት ከም ዘመሓላለፍ ካልኦት ከዓ ኣብ ቅትለት ከም ዝባኽኑ ዘጉልሕ ምዃኑ ድማ ኣስመሩሉ ነቲ ምብራቃውያን ክርስቲያን ምእመናን ካብ ሃገሮም ልዕሊ ኩሉ ብኹናት ዝስዕብ ዘሎ ዘሳቕ ስደት ዘኪሮም እዚ ድማ ዓለም ዘይርስዖ ዘሕዝን ፍጻሜታት ጥራዩ ዝፈጥር ዘሎ ክብሉ ድማ ገለጽዎ። ሎሚ ክዛረበሉ ዝደሊ ካብ ውግእ እተወልደ መዓት ኣሎ ብፍላይ ከዓ ደም ሂይወት ምብራቃውያን ኣብያተ ክርስቲያን የፍስስ ኣሎ በሉ ብሓንቲ ቓል እየ ዝገልጾ ንሱ ድማ ዘይምርግጋ እዩ ክብሉ ድማ ከም ዘተሓሳሰቦም ኣመልከቱ። እቲ ውግእ ምስ ተወደአ እውን ከይተረፈ ሕብረተሰብ ብዕጡቓት ሸፋቱ ዝደኸመ ትካላትን ናይ መጻኢ ጽልዋታትን ብምውሳድ ሕብረተሰብ ኣብ ዝሓለፈ እዋን ከም ዝጉዳእ ዘሎ ገለጹ። ከምዚ ዝኣመሰለ ስርዓት ብነጻ ኣይዓይን እዩ ኣብ ክንድኡስ ኣብ መንጎ ምትላልን ምስጢራዊ ውዕላትን ረብሓታትን እዩ ዝጓዓዝ ዘሎውን በሉ كم وصيت نايزد ما ناي معبالي أقات أميتاتي تعانقفن وترو أبل علد خاتات زوارد زل عالمو عودت زي مرقق إفترنا له زكونتات زي نسبات أبترا سدرابيتات من سياتن زيادة صور زخبد حادقنيا ناي سرح كونتات كم زفترون قليتهم أمور داتار سريكان باباسات بزعباتو قئن زي مرقق إن زمسو صفيح سعبينات انتر لايب زعبات عمز مبزعتو قزي ابتوم زفتصمو سبات بخمي كم زملس كحاسبو سأوعي تقربو ناب قويتانا مدحانينان يسوس كريستوس قويتا سلام نسألي بقوت عام انتخل عالو دما ناب حلنا دك سبات نملكت نسب اونات اخبروتن قبو سبيلاو سمعيتن دما نملسلو كبلو مدر زازمو رسالي كان باباسات ليون مبل عصر تربعته اب اوان وق حد حد هاجر اسبانيا بسنك امناتهم بسماعت النتنا يزموتو عسرا كهنات مسرح بسعنا ككايد يخونتا هابولو كمون نايتوم هيواتومن تبعاتومن تلوخو وانجيلاو كناتومن لقصومن نايتسالوت هيواتومن كمون نبيت خرستيان بتا امان النت اقل قلوتوم زوفيو حموشتا اقل قلتا املاخ جيغن النت افلتو هيبوملو رساليك أنا باباسات ليون مبل عصر تربعته نتب زعبا قدايات أواج قدس النازح حليل على واي بيت صحفة قدس المنبر نمسرح أواج بسعنا يخون تاب مهاب نتوم أبقزي وقع حد هد هاجر اسبانيا بمخنيات منتوم التقتلو كاب دسيتات اسبانيا إبيزان فورمنتيران زمتو عسرا كهنات سماعتات أفلتو زهب أواج كوات فقيدوم رسالي كان باباسات ليون بعلة عصر تشمون تسنة مسبسو كاردينال مارشيلو سميرارو هي انتناي تبزعبا قدايات اواج قدس النازح اللي لعلواي بيت صحفة قدس المنبر ابزكايد وركب نزي سنة دزي يخونتا هي بملو قدس عبونا نجيقن النتو توم حجي كما اقل قلتك زي ابهير زر رايوز اللو حموش تجيقانو ناي امنتو ون افلتو هي بملو يوم نساتهم دما كبرت الناتي كلارا اندريو مالفريت اب مبل عصر تشوعات تكفل زمن اب مالوركا تنبر زنبرت دنجل كبور ابا جوليو إميليو ألبرتو بلجوماوي لأخوانجل مسراتي حيالو محبرات سبو فوهيوت كبرت اناتي ماريا بيترا جوردانو إيطالياويت منكوس محبر دومينيكاوي عندناجل كبرت اناتي ماريا تريزا تالون مسراتي تنايتي اب حبرات منقستات أمريكا زركب كمسناويان بصحتي نصحس انسات على ماريام كبرت الناتي ماريا أنيز تريبيولي مسراتي تمحبر سبو في هوات معاي تقدس يسيفن إيوم توم بخوان توريس توريس زمن روحو زنبرو عسرا كهنات كاب ورح نحاسي كساب ورح مسكرم شحن تشعات تميتن سلاسان شدشتن عمتا مهرت عمان قوتي مسوق حد حد اسبانيا التتحاحزة سراهاي مانو تاو سدت التقبلو يوم زنبرو ابتقي زيتي دارقا فرق خابتوم ابتخباب زنبرو كهنات اب إبيزا إيوم زنبرو زنبرو أبا أودما أتي أب هايمانو تاو تلوخو ناو السخة زخير زنبرك أيدتات نتسبا خاب مخنيات دحننات هزباو سلفتات دو كبلوو أقدوهم أتسدت هايمانوت بعمس ان رخصاتن الناقادة دمسكادة نكاتوليكاو من النت نايتن دسيتات نمتفا دما تسعارتا قبرة أتخاب زوم قجلة كهانات أتزنا أسا خوان توريس توريس بتحت الناؤون لكسون يوز ذكر زخرين عيزوم سماعتات نعسرتات عمتات اوشت التابي تخرستيان هي او كوينو سقني حلو بشحن حموش تميتن تسعين شدشتن عمت مهرت اب مالوكا زتولدت كبرت اناتي كلارا اندرو مالفرت جنا بنسنتان ناب قدام قدوس برتلميوس انكا اتوت هيوتا دما اب صلوتن اقل قلوتن حلفت بعميق مستراو تمكروتات التفلت سلزن برت سبسلتان بيت خرستيان كمر مروان كلو ابنتاوي تعززو النتان تحتن عن ارايت اب قدس الناز نبرا سمن زنان انا قتصلا بمخادو اتقدام كا ناي نقدت بوتا كوينو يقتصلا لو بشحن تشعات تميتن عصر تخلتن اب نابوليز تولد صاني حادما اب روماز عبيت كبرت الناتي ماريا بيترا جوردانو نابتي اب توسكاني زركب قدام دومينيكاويان زا قدست ماريام زا سوسا قدم مئتاوا اب بيتا خرستيان قدست ماريام زا سوبرا مينيربا بزعباز التسمعات اوعتا استو علت بنقسنتا قد تمكرت خوينا كتقل قل تمزت صاني حادما تقلالي تحلقا محبر كوينا تمرصت هيوتا اب مسكرنت ونجيلن مستمهار احات دناقلن اب سنة معبيا اوفيت بخل التشحين شدشتن سلازموتت نمسرح عواج بتصنع زملكت كاب حيالو ناي عين مسخاخر مسكر النتوين ترخيبويو بشحين شمون تميتن سوسان شوعاتن عمت مهرت اب قزات نيويورك كاب ايرلانداويان صدرا بيتات ولد دز تولدت كبرت اناتي ماريا تريزا تالون كاب نسنتات حيزا هيوتان املاخ كتوفي التصوعت كوينو تسمعه ምስደናግል ኣሓት ዘቅዱስ መስቀል ምስ ተጸንበረት መምህር ኮይና ኣገልገለት ንሕሙማት ትከናኸን እውን ነበረት ሕሉፍ ሓሊፉ እውን ኣብቲ እዋን እቲ ዝነበረ ለበዳዊ ሕማም ንሕሙማን ኣብ ምሕጋዝ ተዋፊራትሉ ኣብ ዝነበረት እዋን በቲ ሕማም እቲ ተጠቐዐት ብ1908 ዓመተ ምህረት ኣብ ማንሃታን ከተገልግልን ከላ ንህላዊ ክርስቶስ ናብ ኣደባባያትን ጎረባብትን ንምምጻእ እተወፈያ ማሕበር ደቂ ኣንስትዮ ኣብ ኣእምሮኣ ብምእታው ቁምስናውያን በጻሕቲ ደቂ ንጹሕ ጽንሰታ ለማርያም ዝበሃል ማሕበር መስረተት ህይወታ ኣብ ኣምላኽን ኣብ ትምህርትን ሓልዮት እቶም ኣዝዮም ዝተሸገሩ ዘተኰረ እዩ ድማ ዝነበረ ብ1878 ኣብ ቤልጅዩም ዝተወልደ ክቡር ኣባ ጁልየስ ኢሚልዮ ኣልቤርቶ ኣባል ልኡካነ ወንጌል ቅድስቲ ስድራ ንምሉእ ህይወቱ ኣብ ዕዮ ወንጌላዊ ተልእኾ ተወፈየ ሰለስተ ማሕበራት ሰቡፊ ህይወት እውን መስረተ ምስ ልኡካነ ወንጌል ቅድስቲ ማርያም ናብ ኣፍሪቃ ከም ልኡኽ ወንጌል ኮይኑ እውን ተላእከ ብ1912 ናብ ብራዚል ተላእከ ከምኡ ድማ ብፍላይ ኣብ ምሕድግ ዝበለ ቦታታት ኣማዞን ኣብ ኣገልግሎትን ትምህርትን ገዛ ርእሱ ወፈየ ብ1941 ብራዚላዊ ዜጋ ኾነ ነታ ከም መንበሪኡ ዝነብረላ ሃገር ድማ ዝነበሮ ዓሚቕ ፍቕሪ ይገልጽ ነበረ ብ1944 ኣብ ድሮ በዓለ ልደት ብሓደጋ መኪና ሞተ ኣብ ህይወቱ ብሃዋርያዊ ቅንኣትን ብጽንዓት ጸሎትን ከምኡውን ኣብ ኣምላኽ ዘይነቓንቕ ትውክልቲ ዝነበሮ እዩ ብ1879 ኣብ ፍሎረንስ ተወልደት ክብርቲ እናቴ ማርያ ኣኘዝ ትሪቢዮሊ ምንኩስናዊ ህይወታ ቅድሚ ምቕባላ ነቲ ኣጸጋሚ ቁልዕነታ ተሳጊራቶ ያ ዝሓለፈት ጸኒሓ ኣብ ሰበኻ ኢሞላ ማሕበር ሰቡፉ ህይወት መዓይቲ ቅዱስ ዮሴፍ መስረተት ኣብ ካልኣይ ውጋ ዓለም ሓደገኛ ኩነታት እናሃለወ ክንሱ ንጉጅለ ኣይሁድ ንምዕቋብ ሓዊስካ ሓያሎ ናይ ግብረ ሰናይ ተበግሶታት ኣተባብዐት ብምኽንያት እቲ ዘረኣየቶ ትብዓትን ምስክርነትን ጸኒሓ ኣብ መንጎ ኣሕዛብ ጻድቕ ተባሂላ ተፈላጥነት ረኸበት በቲ ተራን ድኽነትን ቅዱስ ፍራንቸስኮ በዓል ኣሲዚ ተደሪኻ ህይወታ ነቶም እተሸገሩ ንምግልጋል ኣወፈየት ብ1965 ዓመተ ምህረት ድማ ኣብ መበል 85 ዓመት ዕድሜኣ ብሰላም ዓረፈት
2: ቅዱስ ኣቦናሪ ሰሊቃኖ ኣፓሳት ሊዮን መበል 14 ብ10ታት ዓመታት ኣብ ቤተ ክርስትያን ኢጣልያ ዓብዪ ተራ ዝነበሮምን ዝሓለፈ ሰሉስ ኣብ መበል 95 ዓመቶም ንዝዓረፉን ብፁእ ካርዲናል ሩዊኒ ናይ ስነ ስርዓት ቀብሪ መስዋተ ቅዳሴ መሪሖም ኣብ ትሑት ዕማማት ይኹን ብዝለዓለ ሓላፍነት ኣብ ዝፍጸሙ ስራሓት ንቤተ ክርስትያን ዘገልገሉ በዓል ዓብዪ ልቦናን ትጉጓሳን እዮም ንህዝቢ እግዚኣብሔርን ኣሕዋቶም ጳጳሳትን ኣብ ኣገደስትን ተኣፈፍትን እዋናት መምርሒ ዝሃቡ መራሒ እዮም ነይሮም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ድሕሪ ቐትሪ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘዕረግዎ መስዋዕቲ ቅዳሴ ኣብ ዘስምዕዎ ስብከት ነቶም ብዕለት 16 ሰነ ኣብ መበል 95 ዓመቶም ዝዓረፉ ካርዲናል ካሚሎ ሩዊኒ ዝገለጽዎም በዚ መንገዲ እዝዩ ነይሩ ብፁእ ካርዲናል ሩዊኒ ካብ 1991 ክሳብ 2008 ናይ ሰበኻ ሮማ ዓቃቤ መንበርን ከምኡ ውን ናይ ባዚሊካ ቅዱስ ዮሃንስ ላተራን ሊቐ ካህናት ኮይኖም ኣገልጊሎም ካብ 1991 ክሳብ 2007 ድማ ኣብ መንበር ጉባኤ ጳጳሳት ኢጣልያ ነይሮም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስብከቶም ካርዲናል ሩዊኒ ኣብቲ ነዊሕ ዓመታት ኣገልግሎቶም ዘበገስዎም መደባት ነቲ ብሉፅ ሓሳባቶምን ተበግሶታቶምን ብምስጋና ዘኪሮም ርእሰ ሊቃነ ጳጳሳት ቀጺሎም እቲ ናይ ዕለቱ ንባባት ንክርስቶስን ንቤተ ክርስትያንን ዘለና ተኣማንነት ዘርእዩ ኮይኖም ካርዲናል ሩዊኒ ድማ ናይዚ ሓጐስ ዝመልኦ ኣብነት ነይሮም እታ ቐዳመይቲ ንባብ ካብ መልእኽቲ ቅዱስ ሃዋርያ ጳውሎስ ናብ ሰብ ሮማ ዝተወስደት ኮይና ካብ ፍቕሪ ኣምላኽ ዝፈልየና ማንም ነገር ከምዘ የለ ተዘኻኽር እያ እዚ ሓቂ እዚ ድማ ንካርዲናል ሩዊኒ ዘነቃቅሖም ነበረ ብተመሳሳሊ እቲ ካብ ወንጌል ዮሃንስ ዝተወስደ ናይ ዕለቱ ንባብ ቅዱስ ወንጌል ጐይታና ኢየሱስ ክርስቶስ እቶም ዝሃብካኒ ኣብቲ ኣነ ዘለኽዎ ምሳይ ምእንቲ ክኾኑ ኢሉ ናብ እግዚኣብሔር ኣቦ ዝጸለየሉ ንባብ ነቲ ቀንዲ መምርሒ ህይወት ካርዲናል ሩዊኒ ዘመልክት ምዃኑ ርእሰ ሊቃነ ጳጳሳት ገሊጾም ቅዱስነቶም ኣብዚ ቃላት እዚ እቲ ንረብሓ ኣሕዋቱ ተባሂሉ ዝተሓልፈን ንናይ ገዛእ ርእሱን ንናይ ካልኦት ድሕነትን ኢሉ ድማ ወትሩ ፍቓድ ኣምላኽ ኣብ ምድላይ ዝተመርኮሰን ህይወት መደቡን ኣንፈቱን ከምኡውን ናይ መወዳእታ ሸቶኡ ተጠቃሊሉ ንረኽቦ ኢሎም ብፁእ ካርዲናል ሩዊኒ ምስግለ ካብቶም ናይዚ ቀረባ እዋን ዓበይቲ ቅዱሳን ከም ቅዱስ ጳውሎስ ሻትሻይን ቅዱስ ዮሐንስ ጳውሎስ ካልኣይን ናይ ምስራሕ ዕድል ከም ዝነበሮም ቅዱስነቶም ገሊጾም። ካብዚኣቶም ድማ ካርዲናል ሩዊኒ ብፍላይ ካብ ቅዱስ ዮሐንስ ጳውሎስ ካልኣይ ዝበለጸ ተመክሮ ከም ዝቐሰሙ ጠቂሶም። ቅዱስነቶም ስብከቶም ብምቕጻል እቲ ኣብነት ዝኸውን ውልቃዊ ባህርያት እቶም ካርዲናል ኣብቲ ንመሪሕነት ጵጵስናኦም ዝመረጽዎ መሪሕ ቃል ዝለዓለ መግለጺኡ ከም ዝረኸበ ገሊጾም። እቲ መሪሕ ቃል ድማ ሓቂ ሓራ ከተውጽኣኩም እያ ዝብል እዩ። እዚ መጽሓፍ ቅዱሳዊ ጥበብ እዚ ብፍላይ ኣብዚ ሕጂ ዘሎ ብምድንጋርን ዘይርግኡነትን ዝልለ ዘመን ክዝከር ዘለዎ ኣገዳሲ ትምህርቲ ምዃኑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ኣብ መወዳእታ ኣምላኽ ነቶም ዝዓረፉ መወዳእታ ንዘይብሉ ዓስቢ ሰላሙ ክህቦም ጸልዮም። ነቶም ብተወፋይነት ኣብ ግዜ ኣገልግሎቶም ይኹን ኣብ ግዜ እርጋኖምን ሕማሞምን ዘሰነይዎምን ዝሓገዝዎምን ዝደግፍዎምን ድማ ኣመስጊኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ፔሩ ጆሶ ማርያ ባልካዛር ዘላዳ ትማል ሓሙስ ኣብ ቫቲካን ተቐቢሎም ኣዘራሪቦም። እቲ ርእሰ ብሔር ድሕሪ ምስ ርእሰ ሊቃነ ጳጳሳት ዝገበሮ ርክብ ምስ ዋና ጸሓፊ ቅዱስቲ መንበር ካርዲናል ፒየትሮ ፓሮሊንን ምስ ዋና ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ሊቀ ጳጳሳት ፖል ሪቻርድ ጋላገርን ኣብ ቤት ጽሕፈት ቅዱስቲ መንበር ተዘራሪቡ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ኣብ ዘውጽኦ መግለጺ ከም ዘመልክቶ እቲ ኣብ ቤት ጽሕፈት ቅዱስቲ መንበር ዝተኸየደ ዘተ ልባዊ ነይሩ። ብተወሳኺ ድማ ኣብ መንጎ ቅዱስቲ መንበርን ሃገረ ፔሩን ዘሎ ጽቡቕ ርክብ ዕጋበት ከም ዝተሰምዖምን ነዚ ርክብ እዚ ንምድልዳል ድልየት ከም ዘሎን ተገሊጹ። እቲ መግለጺ ወሲኹ ከም ዝሓበሮ ኣብቲ ዘተ ንኽልቲኦም ወገናት ዘገድሱ ሓባራዊ ጉዳያት ማለት ማሕበሪ ቁጠባዊ ኩነታትን ዘይሕጋዊ ንጥፈታት ዕደናን ሓባራዊ ረብሓን ዘተን ምድንፋዕ ከምኡውን ንማሕበራዊ ስኒት ዘሎ ተወፋይነት ኣተኩሮ ተዋሂብዎም። ኣብ መወዳእታ እቲ መግለጺ ከም ዝጠቕሶ ኣብቲ ዞባውን ኣህጉራውን ማሕበረ ፖለቲካውን ኩነታት ብፍላይ ድማ ኣብ ጉዳይ ስደትን ውዱብ ገበንን ከምኡውን ሳዕቤናት ግጭታት ብዝምልከት ናይ ሓሳብ ምልውዋጥ ተገይሩ።
0: ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብታ ካብ ካሳዊት ሃገር ሓውልያዊ ዕለት ዘካይዱ ዘለዉ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓበር ዘተዘነቃቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ኮቫካድ ምስ ርእሰ ብሔር ኢልሓም ኣልየቭ ኣብ ዝገበሮ ርክብ ንጥፈታት ናይቲ ከባቢ ካቶሊካዊት ቤተ ክርስትያንን ኣብ መንጎ ዝተፈላለዩ ማሕበረሰባት ሰላማውን ምክብባርን ዝዓሰሉ ሓበራዊ ሂወት ንምፍጣር ምፅውዋርን ሕብረ ባህላውነትን ምድንፋዕ ከም ዘድሊ የጉልሑ። ኣዘርበጃን ዝብል ናይቲ ሃገር ስም ምድረ እሳት ዝብል ትርጉም ዘለዎ ኮይኑ ንህዝቢ እቲ ሃገር ዝውክል ከምኡውን ባኮ ዝብል ስም ናይቲ ሃገር ርእሲ ከተማ ድማ ንፋስ ዝብል ትርጉም ዘለዎ ኮይኑ እዞም ክልተ ምልክታት ብቐደም ተኸተል ንፍቕርን ስኒትን ዝውክሉ ኮይኖም እዚ እውን ኣብ መንጎ ቅድስቲ መንበርን ሃገረ ኣዘርበጃንን ዘሎ ርክብ ዝገልጽን ሕማረት ናይቲ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ኣየንተ ካርዲናል ጆርጅ ጄኮብ ኮቫካድ ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብ ኣዘርባጃን ናይ ዘካይዱ ሃዋርያዊ ዕደት ምዃኑ ዜና ቫቲካን ይሕብር። ዕለት 18 ሰነ ካርዲናል ኮቫካድ ኣብ ርእሰ ከተማ ባኩ ኣብ ቤት ሸክ ኡል እስልምና ካውካሰስ ኣላሽኩር ኣብ ዝተገብረሎም ምውቕ ኣቀባብላ ንቅዱስቲ መንበርን ማሕበረሰባት ሃይማኖት ኣዘርባጃንን ዝጥርንፍ ንነዊሕ እዋን ዝፀንሐ ምሕዝነት ዝምስክር ምዃኑ ኣብቲ ኣብ ዘስምዖም መደረ ብምምልካት ምስጋናኦም ከም ዘቕረቡን ኣብቲ ኣብ ኣዘርባጃን ናይ ካቶሊካዊት ቤተ ክርስትያን ሃዋርያዊ ማሓዳሪ ሊቀ ጳጳሳት ቭላድሚር ፈከተ ኣብ ቅዱስቲ መንበር ናይ ሃገረ ኣዘርበጃን ልኡከ መንግስቲ ኢልጋር ሙክታሮቭን ወከልቲ ናይቲ ከባቢ ክርስትያንን ኣይሁዳውያን ማሕበረሰባትን ኣብ ዝተረኽብሉ ርክብ ኣብ ዘስምዖ መደረ ነቲ ኣብ 2002 ዓመተ ምሕረት ቅዱስ ዮሃንስ ጳውሎስ ዳግማውን ኣብ 2016 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮን ናብቲ ሃገር ዝገበርዎ ምብፃሕ ዘኪሮም ምስ ሓያሎ ኣኼባታትን ተበግሶታትን ተደሚሩ ኣብ መንጎ ሃገረ ቫቲካንን ኣዘርባጃንን ዘሎ ርክብ ዘደልድል ምዃኑ የስተብህሉ። ይብሉ በቲ ካላይ ጉባኤ ቫቲካን ዛባ ካቶሊካዊት ቤተክርስቲያን ዘይ ክርስቲያን ሃይማኖታት ዘለዋ ረከብ ዝገልጽ አዋጅ ዘለና ዮ ዘመን ተደሪኹ ክርስቲያን አስላምን ንተሓደ አምላኽ ፈጣሪ ሰማይን ምድርን ከም እናምልኾ አፍልጦ ብምሃብ ኣብ ኣገልግሎት ሰላም ብሓባር ክመላለሱ ከም ዝፅዕሩ ካርዲናል ኮቫጋር ኣብ ዘስምዑ መደረ ኣመልኪቶም እዚ ኣረኣእያ እዚ እቲ ኣብ 2011 ዓመተ ምሕረት እተኸተመ ክልትዮ ስምምዕ ከምኡ እውን ኣብዝ ሓለፈ ዓመት እተኸተመ ናብ ዝዓመቆ ምርድዳእን ምትእምማንን ምትሕብባርን ዝወስድ መገዲ እዩ ዝብል ናይ ሓባር እምነት ይምስክሩ እንክብሉ ከም ዘጉልሑ ዜና ቫቲካን ኣፍሊጡ እቲ ክሳብ ሕጂ ዝተሓንፀ ግን ነቲ ርእሰ ሊቃነ ጳጳሳት ሊመንበል 14 ኣብቲ ግሩም ሰብኣውነት ብዝብላ ኣርእስቲ ኣብ ዝለገሶ ዓደ መልእኽቲ ስልጣነ ፍቕርን ምስዓብ ዘነቃቅሕ ክኸውን ኣለዎ በዚ መንፈስ እዚ ካርዲናል ኮቫጋድ ኣብ መደረኦም ከም ዝገለፅዎ እቲ ፃውዒት ኣብቲ ሰነድ ተደጋጊሙ እተጣቕሰ ሓሙሽተ ኣገደስቲ መብፅዓታት ፅልእን ምክፍፋልን ዝዘርእ ኣፅዋር ልሳን ምውጋድ ንነፍሲ ወከፍ ሰብ ብክብረት ምሕላው ብፍትሒ ሰላም ምኽናፅ ንኣረኣእያ እቶም ግዳያት መቕባልን ኣውያት እቶም ዝሰቐቀዩ ፅን ምባልን ኣብ መንጎ ሃይማኖታትን ባህልታትን ህዝብታትን ዝግበር ናይ ሓባር ዘተነ ምሕዳስ ኣብዚ እዋን እዚ ኣብ ዓለም ዘሎ ብድሆታትን ምፍታሕ ስለምልዑ ክልኣዊ ርክብን ብዙሓ ጎናዊ ምትሕብባርን ምድልዳል ክሳዓብ ዘለዎ እዩ እዚ መሰረታዊ ስርዓታት እዚ ክቡር ትምኒት ጥራይ ዘይኮነስ ህፁፅ ሓላፍነት እዩ ከም ዝበሉ ዜና ቫቲካን ይሕብር ዕለት 16 ሰነ ካርዲናል ኮቫጋድ ምስ ርእሰ ብሄር ሪፐብሊካዊት ኣዘርባጃን ኢልሓም ኣልየቭ እውን ከም እተረኻኸቡን ኣብቲ ክልኣዊ ርክብ ብመሰረት መግለፂ ኣዛርታግ እተሰምየ ናይ መንግስ መንግስቲ ማዕከን ዜና ካርዲናል ኮቫጋድ ካብ ርእሰ ሊቃነ ጳጳሳት ሊመንበል 14 ካብ ናይ ቅዱስ መንበረ ፀሓፊ ካርዲናል ፔትሮ ፓሮሊን ዝተመሓላለፈሎም ሰላምታ ኣቕሪቦም ተራናይቲ ከባቢ ካቶሊካዊት ቤተ ክርስቲያንን ህንፀት ካልኣይ ቤተ ክርስቲያንን ኣጉሊሖም ሰላምን ኣብ መንጎ ሃይማኖታት ዝግበር ዘተ ኣብ መድንፋዕ ተፃዋርነትን ብዙሕነት ባሕልን ዘለዎ ኣገዳስነት ብምጉላሕ ኣብ መንጎ ቅዱስቲ መንበርን ሃይዳር ኣልየቭ ትካልን ዘሎ ምትሕብባር እውን ከም ተመያየጡን ባህላዊ ውርሻን ምዕቃብን ኣብ መንጎ ሃይማኖታት ዝግበር ዘተን ኣብ ምትብባዕን ዘለዎ ኣበርክቶ እውን ከም እተሰመረሉ ዜና ቫቲካን ኣፍሊጡ ኣቦ መንበር ቤት ምኽሪ ኣብያተ ክርስትያን ደቡብ ኣፍሪካ ሊቀ ጳጳሳት ስተምበለ ሲፑጋ ኣብ ልዕሊ ኣፍሪቃውያን ስደተኛታትን ወፃእተኛታትን ዜጋታት ዝፍፀም ዓመፅ ንምፍታሕ ህፁፅ ስጉምቲ ክውሰድ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ኣብ መንጎ ኣብያተ ክርስትያን ሓድነት ክህሉ ኣብ ዝግበር ፃዕሪ ዓብ ግደ ዘለዎ ቤተ ክርስትያናዊ ኣካል ዕለት 17 ሰነ 2026 ዓመተ ምሕረት ምስናይ ሪፐብሊካዊት ደቡብ ኣፍሪካ ርእሰ ብሄር ሲሪል ራማፎሳ ኣብ ሕንፂ ሓድነት ከም ተራኸበን ሊቀ ጳጳሳት ኬፕ ታውን ኣቦ መንበር ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ደድሕሪ እቲ ኣብ ቀረባ እዋን ናብ ኣባላት ቤተ ክርስትያን ጉባኤ ኣብያተ ክርስትያን ደቡብ ኣፍሪካ ሰናይ ድሌት ናብ ዘለዎም ዜጋታትን ብዛዕባ እቲ ኣብ እተፈላለየ ክፋላት እታ ሃገር ኣብ ልዕሊ ወፃእተኛታት ዝወረደ መጥቃዕትን ዓመፅን ኣማእኪሎም ዘመሓላለፉ ሃርያም መልእኽቲ ንዜና ቫቲካን የካፍሉ ሊቀ ጳጳሳት ሲፑካ ንዚ ኣጋጣሚ ዝተጠቂምና ብዛዕባ ስኻይ ኣሕዋትናን ኣሓትናን ዘሎና ዓሚቕ ሸቅሎት ገሊፅና ኣሎና እቶም ዝተመዛበሉን ምፍርራህ ዝወርዶም ከምኡ እውን መነባብሮኦም እተኸልከሉ ኣፍሪቃውያን ኣሕዋትና እዮም ሰብኣዊ ክብረት ምዝጠሓስ ቤተ ክርስትያን ስቕ ክትብል ኣይትኽእልን እያ መርሕነት ባይቶ ኣብያተ ክርስትያን ኣብ ደቡብ ኣፍሪካ ኩሉ ሰባት ብኣምላኽ እተዋህበ ሰብኣዊ ክብረት ከም ዘለዎ ኣጉሊሑ ብዙ ምኽንያት እዚ ድማ ዓመፅን ምፍርራህን ኣብ ልዕሊ ተኣፋፊ ማሕበረሰባት ምፍፃም ምኽንያታዊ ክኸውን ኣይክእልን እዩ ምስ መንፈስ እቡንቱ ዝጋጮን ምስ ክርስትያናዊ ምርዳእ ሰብኣዊ ክብርን ዘይቃዶ ምዃኑን ዜና ቫቲካን ኣብ ዝሃቦ መግለፂ የጉልሑ መራሕቲ ቤተ ክርስትያን መንግስቲ ደቡብ ኣፍሪካ ኣብ ልዕሊ እቶም ሕጊ ዝጥሕሱ ገዛእ ርእሶም ሕጊ ዝገብሩ ዓዋሉን ጉጅለታትን ስጉምቲ ክወስድ ፃውዒት ኣቕሪቦም እቲ ሕጊ ኣብ ግብርናይ ምውዓል ሓላፍነት ኣብ መንግስትን ትካላት ውንዳኣ እምበር ኣብቶም ካብ ሕጊ ወፃኢ ዝሰርሑ ውልቀ ሰባት ወይ ጉጅለታት ከም ዘይኮነ እውን ብኣፅንዖት የዘኻኽሩ كت عدبوب أفريقاويان بسنك يقعد على شغلة البنات دخلنات حماق عقل قلوتات بالشونا كمؤون عب منقستاو تقوامات ظلم التأممان هزبي أنانك يخيد بمهلاو تقبال النتي ركب علوب زعبا اتي عب بزحت محبر سبات النريو كتاعة عبر كتوز قبر كنتات بغتتا مسرق سبيهرن عب منقونان تزاريبنا إنا سبات يكعالسو علو عشيش كم زبحرون سمع زي برلون كوينو إيو زسمو عم يخون مبار زخوانا يخون عمد سمخناتا وكخوون عايك إلن إيو اتي كأندت أنك محبر عوزي من رققا فتحك ركب علو نفسو كفوز عطينا كاب دبوب أفريكا انتووتيو اون اتحاقر شغلت البنت حماق اقل قلوت بالشونا قبن كتبعو زي معرنت اي كهلون اي مالت اي كونن نايتس اقام سور سدتنا تاتن مسعتنا تاتن مقبار زي كنوع ايو بيلوم وزعتنا تاتن مبزحتيو قزينتي عميقن اتحالالخن بدهوتات مقنيت جيركا بمقرب نتزولو كتبعو تاقامات اتحاقر سدتنا تاتن مسعتنا تاتن بمدكعك في التحملات جيجا ايو لكبا باسات سي بوكا بزعبا اتي علت سالسة سنة ككايدة تمدبت سارة سدتيناتات سلامه والسلفتات بزملكات نتوم ناي منبر فقار زيبلوم سدتيناتات كاب دبوب افريكا نخواتو زحطتن فلوت قزي زحبن ابقمت بمقتاو منقستي توسخ مدكعتتا تبلع السدتيناتات كيف تسام نمكل خالن تعففتيك محبر السبات نمعقوابن اخول ناي تتاسو قمتتات كرقاقت سهتمحتينوم بايتو ابيتا كريستيان اب دبوب افريكا كابر سبيهر ما فوصا نب أخبرت حق كم الزرقة عن حق نهزبه وسرعة معقب سقوم تتات كم زوصد من رقاقس كم زرخب حبيرهم مرحت بيتا كريستيان نتمنى قصد دبوب أفريكا زوطو حموش تأعنو دزلو مدب نتي عبدبوب أفريكا زلو كرولاو سدات من لاش محابا قداس مسرد بمخانو اون حنقفاي إلوم كم تقبلوان مدب من قصد دبوب أفريكا أب حموش تأعنو التمسرد إيو متحاس حقتات قداي سدات شك عالون زي حقاو مقدنا بدبوب أفريكا مقتاو مكل خال بسرعة بيت صحفة محدرة سدتينات تزلو بالشونا مطفع حقتات ممرحطات سدت مدلدال كومؤون مسكالوت حقرات بملع زبان أهقورن زلو ناي سدت بدهوتات المفتاح متحببار زبل مخانو قليتهم مراحت بيتا كريستيان قنا حقن سرعة توفاينتنا بزيج باتن زعق أنن تقبر كترقوم اللوو بيلوم كمزا أمنون اتي مرحنات كله زبي تسل وزعتينات تسل إي قوي حبريتا عمد سككاوام نخلو من سدز التعساسر سكفتاتات بفرحن كتعي ألبوم كوتسارن زيكوناس حقاون كواماون مسرح كفتح كابمتس ووعد دحر أيبلن إيو يبلو كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدى بفنونا أبزي الزازم أبنات محمد بفنوك صابنا الراقب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس.

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ቅዱስ ኣቡነ ኣርሰሪካነ ጳጳሳት ልዮን መበል 14 በቲ ኣብ ኤክስ ማሕበራዊ መረብቲ ብዘሎ ኣቲ ፖንተፊክስ ብዝብል ኣድራሻኦም ኣቢሎም ኣብ ከቢድ ኩነታት ሓጎስ ምርካብ ዝከኣል ህወትና ምስ እግዚኣብሄር ከም ፈቃራቦ ኣብ ዘሎ ርክብ ዝተመሰረተም ዝኸውን ጥራይ እዩ። ናይ ሓቅን ፍጹሙን ሓጎስ ክህበና ዝኽእል ፍቕሪ ኣምላኽ ጥራይ እዩ። እግዚኣብሄር ከም ዝፈትዎም ደቁ ከም ዝሓልየልና ኣፀቢቕና እንተኣሚንና ኣብ ከቢድ ኩነታት እውን ከይተረፈ ኣይ ክንደናገርን ወይ ተስፋ ኣይ ክንቆርፅን ኢና ዝብል መልእኽቲ ከም ዝፈነው ንሕብር። ናይ ሎሚ ዕለት 20/2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ጳጳሳት ጉዳይ ዝሓሊ ናይ ቅዱስ መንበር ዕላዊ ቤት ፅሕፈት የንተ ሊቀ ጳጳሳት ፊሊፖ ያኖነ ተቐቢሎም ከም ዘዘራረቡን ኣስዒቦም እውን ኣብ ኢጣልያ ከተማ ፓቪያ ኣንጀሎ ሎዲጃኖ ጉስነቶም ምብዛሕ ከም ዘካየዱ ናይ ቅዱስ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 20/2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ወከልቲ ናይ ኣብራይስ መንበረ ጥበብ ዘኢየሩሳሌም ተራኺቦም ዘስምዖም መደረ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ካብ ዕለት 17/2026 ዓመተ ምሕረት ቅርዓት ዘተ ብዝብል መፀውዕ ሓድሽ ኣህጉሮም መድረኽ ዘተ ብዛዕባ ክንክን ናይ ሓባር ቤትና ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ብዘሎ ናይ ኣታክልቲ ስፍራ ብዝተካየደ ፈላም ዓውደ ጉባኤ ስቡህ ኣንተ ተጋባእያን ዘካይድዎ ርክብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ መበል 50 ናይ ሓጋይ ጉባኤ መንእሰያት ስቲቨንቪል ዘመሓላለፎ ናይ ምስ ማዕርኤት መልእኽቲ መርበብ ምንቅስቓስ ካቶሊካውያን ፀረ ፍርድ ሞት ኣደ መንበር ፈፃሚ ኣካል ምዜና ቫቲካን ዘካየደቶ ቃለ መሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፊረይ ዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ወከልቲ ናይ ኣብራይስቲ መንበረ ጥበብ ዘኢየሩሳሌም ተራኺቦም ኣብዛ ብዓመፅን ምፍልላይን ዝተለለየት ዓለም መብራህቲ ተስፋን ሰላምን ሓድነትን ክኾኑ የተባብዑ። ኣብዚ መብዛሕትኡ ግዜ ብዓመፅን ጠቋ መደረን ዝልለየሉ እዋን ኣባላት ናይቲ ብዙሕነት ዘሎ ማሕበረሰብ መንበረ ጥበብኩም ኣፅዋር ዘይተዓጥቀን ኣፅዋር ዘፍትሕን ትሑትን ናይ ሓቂ ሰላም ኣብ መንጎ ሰባት ስኒት ንክህሉ ዝሰርሑ ዕደ ጥበበኛታት ክኾኑ ክኽእሉ እዮም። ነዚ ዝበሎ ቅዱስ ኣቦና ዕለት 19 ኣብ ሃገረ ቫቲካን ምስ ቤት ምክሪ ኣመሓደርቲ ናይ ኣብራይስቲ መንበረ ጥበብ ዘኢየሩሳሌም ኣብ ቫቲካን ብሓጎስ ተቐቢሎም ኣብ ዘስምዖም መደረ ክኸውንን ከሎ ኣብዚ ዘሕልፎዎ ግዜ ብዛዕባ ከተማ ቫቲካንን ሮማን ዘለዎም ፍልጠት ክዕምቁ ከም ዘኽእሎም ዘለዎም ተስፋ ብምግላጽ እዚ ቦታ እዚ ንመበቆልን ዕብየትን ክርስትና እምነት ማእከላይ ስፍራ ጥራይ ዘይኮነስ ንኣሸሓት ዓመታት ንምርኻብ ባሕልታትን ህዝብታትን ዘተባብዕ ቦታ እውን እዩ እንክብሉ ኣጉሊሖም ብተመሳሳሊ መናብርቲ ጥበብን ተምሃሮን መምሃራንን ብጥበብ ምእንቲ ክዓብዩ ንነዊሕ እዋን ዝራኽብሉ ቦታታት ምዃኖም የስተብህሉ። ኩሉ ሳዕ ቀሊል እኳ እንተዘይኮነ መናብርቲ ጥበብ ትርጉምን ዘለዎ ምርኻባት ኣጋጣምታት ከም ዝኸፍታ ንምርግጋጽ ብቐጻሊ ክዓዩ ኣለዎም። ላዕለዎት ቤት ትምህርቲ ኣገዳ ዳሲ ክፍሊ ህይወት እዩ። ከመይሲ ምስ ካልኦትን ቋንቋናን ባህልናን ዘሎና ርክብ ንማንነትና ከም ሰብ ኣዝዩ ኣገዳሲ ስለ ዝኾነ መናብርተ ጥበብ ከም ባሕርያዊ መራኸቢ ቦታ መጠን ፍልጠታዊ ምስዓብ ምስኣብ ውሽጢ ማሕበረሰብ ምሁራት ሓሳባት ምልውዋጥ ኣፀቢቑ እተተሓሓዘ ናይ ዘተን ምይይጥን ፍሉይ ቦታ እዩ። ኣኽብሮት ዝመልኦ ምይይጥ ክግበር ኣብ ዝከኣል ሓዋሆ ነፍሲ ወከፍ ሰብ ካብ ረአያን ያው ምስክርነትን ካልኦትን ኮላይ ምስቶም ዘይሰማምዕዎም ሰባት

0: ممحر فلتت كعبي قائل إيو كم زبالو زينا فاتيكان أفليتو أبي كم زعما سلكنا تات بتعقستي بتصنعات نسخونا يخون زي مرددا أن زي متأممان أنك فاتتنا مفراس ببقرب كن عيين قائل إنا أملاخ أب عالم سلام ممتع مساريح أخن كون زدلينا أو ننتخونا نحنا قن كاب جزع رأسنا كن جمر اللون سلام زي كعلن زي بتصحن كم زخونا أبي كندنا أمن أبي محبر سبنا كنصفحونا بهوتنا كن كبالون أفلت أو كن هبالون كن تعر اللونا أبي مرد تعرض سنة من عبر تطبعب نعي السلام إذا تبعيناتات بمحنات أبي زاننا تقمامات أبي إدخيل زل عالم مبراح تتصفن حدنة نكيقانو كقد صديق إيوزبل زل ووم تصفع كم زقالت سوزينا فاتيكان أفليتو رسالي كان باباسات اليوم بل عصر تربعته أبتي كابلت عصر تشوعتك سعلت عصر تشعة السنة كل تشعة نصران شلشتان عمد محرات كرعات زاتة بز بالمتصوع حلش أهقران مدرخ زاتة بز عباها كنكن نعي عبار بيتنا أبي كتما كاستل غاندولفو أبي زركة باباساو هنزا أبي زلو نعي دخلت الصفرة بز تقايدة فلما عودو قباء إز تساتفو ألت عصر تشعة السنة أبها قرفاتي كان تقبيلو ما بز سمعوك عالم معدان حلش عقباب سنة مقبارة ومرحنة كما عبلو كموؤون ان عبايز خايد زولو السبعون تاب قمت بمقطاو سلطانة فقران مهنات كحقزو كم التلابو زينا فاتيكان أفليتو رسالي كان باباسات اليوم بل عصر تربعته على تعصر تتشعة السنة أبي كاستر غاندولفو أبزلو قشت سبوه أنت فلا محتام زي تقرعات سبوه أنت بزبل أرست تماريحو أبستخايدة بزعبا كنكنا ناي حبار بيتنا أبزمخرا ناي زي تمادراخ أبي قلي كابتم لو من دك سبا زكات ممزولو أزيو دا أفافي قدات مالت سبسرحو أستوعلو أبي كبر دك سبا زلو تلوان تعوي عدم مدفع سنميلو كلي او ركبن سبورتن زلاق نت كبابن ابزم الكتوك اندي نت بتات صفي حزته كم زكايدو زحبر زينا فاتيكان اصعيبو زي تبقصو زي كفلي نايتي ابي كاستر غاندولفو ابزر كبابا بساو هنزا زقومة صفيح تلقوها كرعات سبوه عانتا كوينو زدما بتير سليكانا باباسات فرانشيسكو أبي كلتشان عصر تحموشتان عمتا محرد سبوه عانتا بزبل عر استزلقسو عرما الأخت تماريحو زقومة ماكل نوهد سنة مهدار ايو اتزاتا كاب اتفلالي حقرات كفلي سنة متنعتتات نزماتو كيلاتات مراحتن أكيبو سنة مقبارا ومرحنت أب سنة مهدار محبراون كتباون لوتي بخمي عبر كتو خجبر كم زقل فليو زمر مرؤون مخانو زحبر زينا فاتيكان أصعيبو لسالي كان باباسات ليون نتقابع يانا بمزها زمي زكايدو حولو قبعي تقبلو ما بزسمعو مولارة أبزلو مزتبتاتنا تاريخا والسور زرسعة اتمثل زل عالم قبر قبعو مرحنة محداس داق ماي نمس على نزعلم مصرح قدام عيسو قمتي انكبلو بمقلات قروم سبع اونت بزبل عرس تزلقسو عرمال اختي زمع بلوم زعباتات أبزستنتنو لقوان أقداسنا تزادة أب مقدام وانا بدهوتات أقداسن وصانا نمخانو داقيمون بمرققات نحبارو الربحان نخلو كبر هيوتن مدنفاعن حدست مقدتات نمللعي نسعر بلوم سكلوم أب فتساميتات حتوتات بحقتات ندك سب نكافلوم سبوتن آنستن أب مييت كساتة فزقر وطاوعيت الزخاخيروم نتحبرة سب كاب تاريخا وزخرو نمب تاخ أب حدقا زأتون عبي كاب زغايد زولو منفسون بحلاون عورات أتنقيقوم ناي حاسوت قبر أونات كاب زحال فستنة سلعينت حدش فترة نمرحو كم زكا الجيرنا سورة تاريخنا كنبت تخييد الرخانة بتوساقي اتوم قبر قبعو متكلات زيتوعو سبات كيترفو أب ملكع تاريخه بادونات كواركو كم زغلو أتنقيقوم بيجيجا أب مبل أسراك فلا زمن زنبرا مع عاتفتهم كدقام يبلون إتي نعي زيت مدرخات بنعي بيتا كريستيان رائي سينوداونات زيت درخة كوينو أب زوريا حبارو سكفتات حدنات النادلية زيت فلالي دمت ستات زراخة بمخانو عمل كيتهم تساتفتي زيت فلالي دحرا بايتان عودتات كإلاتو منوكا انتحلوة سنم مهداراوي محبراون كتباون تحدسون مدنفع نزقبرو توفاينات كم زنا عدو يمالاقت رسالي كان باباسات نابتي إدت باباون ቁጠባውን ማዕባለ ዘስዕቦ ስነ ምግባራዊ ብድሆታት ምልስ ቢሎም ክልተ ተፃረርቲ ራእይ ሕብረተሰብ እንከነፃፅሩ ማሕበረሰብ ክርስቲያን ኣብ ቅድሚ እቲ ግንቢ ባቢሎን ንማህናት ዝግበር ፈተና እዚ ድማ ኣብ ክንድኡ ነቲ ብዋጋ እቶም ኣዝዮም ተቃልዕቲ ዝኾኑ ሰባት ዝውክልን ንሓደጋ ምጉዳል ሰብኣውነት ዘዕብን ግንቢ ባቢሎን ኣብ ህንፀት ሓዳስ ኢየሩሳሌም ስልጣነ ፍቕሪ ኣበርክቶ ክገብሩ ፃውዒት ብምቕራብ ስልጣነ ብዓቢ ወይ ብዘደነቐ ምንቅስቃስ ዘይኮነስ ብመዓልታዊ ተግባራት ተኣማንነትን ሓልዮትን ዝህነፅ ምዃኑ ኣስተብሂሎም ስልጣነ ፍቕሪ ካብ ሓደ ወይ መስተንክር ምልክት ዘይኮነስ ካብ ድምር ናይቶም ኣንጻር ሰብኣውነት ምጉዳል ከም ዕርዲ ዘገልግሉ ንኣሽቱን ጽኑዓትን ተግባራት ተኣማንነት እዩ ዝብገስ ኣብ ውሽጢ ተፈጥሮዊ ከባቢ ኣብ ጳጳሳዊ ህንጻብ ዝርከብ ቅርዓት ስቡኽ ኣንተ እተሰሜናይ ኣታክልቲ ስፍራ ዝተኻይደ ዓውደ ዘተ ምዃኑ ኣጉሊሖም ኣብኡ ድማ ተሳተፍቲ ብፅ ባቀ ፍጥረትን ፈጣርን ተመሪሖም ኣብቲ ከባቢ ዘሎ ተመክሮታት ምስ ዓለምለኻዊ ሓላፍነት ከተሓሕዝዎ ክፅዕሩ ዘኽእሎም ከም ዝኾነን ኣብ ካስተል ጋንዶልፎ ተጀሚሩ ዘሎ መስርሕ ብቐጻሊ ርክባትን ተበግሶታትን ክቕፅል ተስፋኦም ብምግላፅ እቶም ተጋባእያን ንዝገብርዎ ተወፋይነት ብምምስጋን መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሩሰሊካን ጳጳሳት ልዮን መበል 14 ናብ መበል 50 ናይ ሓጋይ ጉባኤ መንእስያት ስቲቨንቪል ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ንበድሀ ኩነታት ብፍሽኽቲ ናይ ምኽኣል ምስጢር ብምክፋል ንኩሎም ተሳተፍቲ ድማ እግዚኣብሄር ከም ፍቑራት ደቁ ይሓልየልና ዝብል ዓሚቕ እምነት እንተሃልዩና ኣብ ከቢድ ኩነታት እውን ከይተረፈ ኣይንህወኽን ወይ ድማ ተስፋ ኣይንቆርፅን ኢና እንክብሉ የረጋግፅ። ቅዱስ ኣቦና ናይ ሓቅን ፍጹምን ሓጎስ ከበና ዝኽእል ፍቕሪ ኣምላኽ ጥራይ እዩ እንክብሉ ኣብ መበል 50 ዓመት ዝኽሪ እቲ ኣብ ግዝኣት ኦሃዮ ኣብ ዝርከብ ፍራንቸስካዊ መንበረ ጥበብ ስቱቨንቪል ኣብ ዝተኻየደ ዓመታዊ ኣኼባ ንዝሳተፉ ዘሎ መንቅሰት ኣብ ዘመሓላለፎ ናይ ምስ ማዕርኢት መልእኽቲ ከም ዝገለጹ ዜና ቫቲካን ይሕብር። ርሰሊቃነ ጳጳሳት ንኹሎም ተሳተፍቲ መበል 50 ዓመት ዝኽሪ እዚ ኣኼባታት እዚ ንምዝካር ኣብ እተፈላለየ ቦታታት ኣብ እተገብረ ናይ ስቱቨንቪል ናይ ክረምቲ ዋዕላ መንእሰያት ኣብ ዝሳተፍሉ እዋን ዘመሓላለፎ ናይ ምስ ማዕርኢት መልእኽቶም ሰላምታ ብምቕራብ ኣበጊሶም ኣብዚ ዓመት እዚ መበል 800 ዓመት ዝኽሪ ዕረፍቲ ቅዱስ ፍራንቸስኮ ዝኣሲዝ ምዃኑ እውን ኣዘኻኺሮም እቲ ኣኼባ ብፍራንቸስኮ መንበረ ጥበብ ስቱቨንቪል እተወደበ ምዃኑ ኣብ ግምት ብምእታው ቅዱስነቶም ብዛዕባ እቲ ቅዱስ ፍራንቸስኮ ሎምን መንእሰያት ክህቦ ዝኽእል መልእኽቲ ብፍላይ ከዓ ብዛዕባ ናይ ሓቂ ሰላምን ፍጹም ሓጎስን ምስትንታን ጉቡእ ኮይኑ ከም ዝስምዖምን ሓደ ሰብ ኣብ መበል 13 ክፍለ ዘመን ኣብ ጎደናታት ኣሲዚ ምስ ቅዱስ ፍራንቸስኮ እንተዝራኸብ ነይሩ ንሰባት ብህድኣትን ብፍቕርን ፍሽኽታ እናጠመተ ሰላም ወሰናይ ምበሎ ነይሩ ቢሎም ነቶም መንእሰያት ነቶም ምሳይ ዝራኸቡ ሰባት ናይ ሓቂ ሰላም እደሊ ድየ ዝብል ሕቶ ንገዛእ ርእሶም ከቕርቡ ድማ ዓዲሞም እዚ ኩሉ ግዜ ቀሊል ኣይኮነን ክብሉ ከም ዝኽእሉ ኣፍልጦ ብምሃብ ስለዚ ቅዱስ ፍራንቸስኮ ሰላም ክዘርእ ዝኸኣለ ብሓይሉ ዘይኮነስ ምንጪ ናይ ሓቂ ሰላም ኣብ ውሽጡ ስለ ዝነበሮ ምዃኑ ክዝከር ከም እተማሕፅኑ ዜና ቫቲካን ኣፍሊጡ። ሰላም ሓደ ሰብ ንጎይታ ናብ ልቡ ምዝዕድሞ ካብ ኣምላኽ ዝውሃብ ውህበት እዩ። ስለዚ ኣመንቲ መሳርሒ ሰላም ክኾኑን ናብ ኣባይቲ ስድራን ማሕበረሰባትን ኣሕዛብን መላእ ዓለምን ከስፍሕዎ ይፅውዑ። ንመንእስያት ኣብቲ ዓውደ ርክብ ነቲ ንደቂ መዛሙርቱ እተመባፅዖ ሰላም ክርስቶስ ምእንቲ ክረኽቡ ናይ ፅሞና እዋን ክህልዎም ብምዝኽኻር ኣብ ኣዝዩ ፅንኩር ኩነታት ብሓቂ ሓጎስ ክህልወካ ተኸኣሊ ድዩ ዝብል ሕቶ ነቶም መንእስያት ብምቕራብ ሂወትና ኣብቲ ከም ፈቃር ኣቦ መጠን ምስ ኣምላኽ ዘሎና ርክብ እተመስረተ እንተኮይኑ ጥራይ እዩ ክእሉ ዝኸውን እንክብሉ ናይቲ ዘቕረቦ ሕቶ መልሲ ይረጋግፁ። እቲ ቅዱስ ፍራንቸስኮ ዝገለጾ ሓጎስ ብእደ ጥበባዊ መጋበርያታት ኣብ ቅድሚ ሶሌዳ ብዙሕ ሰዓታት ምሕላፍ ወይ ኣብ ማሕበራዊ መራኸብታት ብብመዓልቱ መወዳእታ ዘይብሉ ጽጋዕተይና ኣብ ምዃን ክርከብ ኣይክእልን። ከምዚ ዝኣመሰለ ንጥፈታት መብዛሕትኡ ግዜ ንጸሎት፣ ናይ ሓቂ ዕርክነት፣ ናብራ ስድራ ቤት፣ እምነትን መምስራት፣ ንመጽናዕቲ ወይ ንስፖርት ክውክል ዝኽእል ክቡር ግዜ ዝምንዝዕ ምዃኑ ኣጠንቂቖም፣ ብተወሳኺ ሓጎስ ዕፀፋርስ ካብ ምጥቃም፣ ኣልኮላዊ መስተ ብምውሳድ፣ ብምንዝርና፣ ብደጋዊ ርክባት፣ ብስእሊ ወይ ብዝኾነ ይኹን ጉዳኢ ጠባይ ክድለ የብሉን። ኣብ መወዳእታኡ ኣብ ከም ሓብቲ ጽባቐ ዝና ወይ ጥዕና ዝኣመሰለ ስጋዊ ጥሪት ክርከብ ዘይከኣል እውን ምዃኑ የብርሁ። ርእሰ ሊቃነ ጳጳሳት ፍቕሪ ኣምላኽ ጥራይ እያ ንልቢ ሰብ ብዓቀይና ሓጎስ ክመልኦ ዝኽእል ኣምላኽ ከም ፍቑራት ደቁ መጠን ከም ዝሓልየልና ዓሚቖ ምትእምማን እንተሃልዩና ኣብ ኣጸጋሚ ኩነታት እውን ከይተረፈ ኣይክንጭናቕን ተስፋ ኣይክንቆርፅን ኢና። ብዙሓት ካባኻትኩም ካብ ቆልዕነትኩም ኣትሒስኩም ኣምላኽ ከም ዘፍቅረኩም ኣስተውዒልኩም ኢኹም። ብሓቂ ነዚ ተኣምኑ ዶ? ኣብ ቅድሚ ኣዕንቲ ኣምላኽ ክቡራት ኢኹም። ብዘይ ቅድመ ኩነት ብኣኡ እተፈቐርኩም ኢኹም። ነፍሲ ወከፍኩም ብዘይ ቅድመ ኩነት ብኣኡ እተፈቐርኩም ኢኹም። ነዚ ሓቂ እዚ ብሓቂ ኣሜነ ክብሉ ከም ዘተባብዑ ዜና ቫቲካን ይሕብር። ኣዘውቲርኩም ብጸሎትን ምስጢራት ብምቕባልን ምስኡ ትውክልቲ ዝመልኦ ርክብ እንተ ኣማዕቢልኩም ንርእስኹም ከዓ ኣብ ኢዱ ኣሓሊፍኩም ብምሃብ ጸጋኡ ምስ መላእኩም ፍቕሩ ድማ ንልብኹም ምስ ዘንድዶ ጭንቀትን ጓህን ጽምዋን ክጠፍእ እዩ። እዚ ድማ ንበዳሕ ኩነታት ብፍሽኽታ ንኽትገጥሙ ዘኽእል ምስጢር እዩ። መንእሰያት ንዝሓቂ ዝልቦም ክኸፍቱ ንኣምላኽ ክኸፍቱን ኣብ ሓይሉ ክውከሉ ንድማ ተማሕፂኖም ኣብ ክንዲ ከምዚ ዝኣመሰለ ዓብዪ ፍቕርን ከምዚ ዝኣመሰለ ለጋስ ውህበትን እንታይ ክንህቦ ንኽእል? ብጀካ ገዛእ ርእስና ካልእ የለን እንክብሉ ድማ የረጋግጹ። ርእሰ ሊቃነ ጳጳሳት ነቶም ተሳተፍቲ መንእሰያት ጎይታ ነቶም ዘይፈልጥዎ ሰባት ቃል ዘብጽሑ ልኡካን ከም ዘድልዮ ብምግላጽ ቅዱሳት ሰብኡትን ኣንስትን ምእመናን ካቶሊክ ኣባይቲ ስድራን ካሕናት ከም መንፈሳውን ኣቦታትን ኣገልግልቲ ከም ኣበ ነፍስን ኣገልግልቲ ቅዱስ ቁርባንን ከምኡውን ኣባላት ሰብፊ ህይወትን ናይ ሓቂ ሓጎስ መንግስቲ መሰኻኽር ክኾኑ ይጽውዖም። ጎይታ ኣብ ሓንቲ ካብ ጸዋዕታታት ይዕድመኩም ከም ዘሎ እንተተሰሚዐኩም ብፍርሒ ኣይትርሓቁ። እምበኣር ሓደ ስጉምቲ ንቅድሚት ወሲድኩም ጎይታ እነኹ ለኣኸንበልዎ እምበር ብፍርሒ ገዛእ ርእስኹም ኣይትዕፀዉ ወይ ኣይትመለሱ። ማዕረ ማዕርኡ ድማ ብዛዕባ እዚ ምስ ሓደ ሰብ ብፍላይ ድማ ምስ እተኣምኖ ዓርኪ ወይ ካህን ወይ ኣባል ሰብፊ ህይወት ድንግል ክትዘራረብሉ ኣይትፍርሑ እንክብሉ ኣተባቢዖም ንተሳተፍቲ መንእስያት ኩሎም ፍረ ዘለዉ ጉባኤ ተመኒዮም ኣብ ዘኒ መዓልታት እዚኣተን ብፍቕሪ ክርስቶስ ክምልኡን ካልኦት ህይወቶም ምሉእ ብምሉእ ንጎይታ ከወፍዩ ዝደልዩ መንእስያት ክራኸቡን ከምኡ ብምግባሮም ድማ ሓቀይና ሓጎስ ክረኽቡ ጸልዩ እንክብሉ ዘመሓላለፎ ናይ ምስ ማዕርዮት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ኣብ ሕቡራት መንግስታት ኣሜሪካ ኣብ 2025 ኣብ ልዕሊ ንሞት ዝተፈርዱ ሰባት ቅትለትና ወሰኻብ ዝኸደሉ እዋን ኣደ መንበር ፈጻሚ ኣካል መርበብ ምንቅስቃስ ካቶሊካውያን ምእመናን ኣሜሪካውያን ካቶሊካውያን ምእመናን ነቲ ቤተ ክርስትያን ብዛዕባ ሰብኣዊ ክብሪ ካብ ጥንሲ ጀሚርካ ክሳዕ ባህርያዊ ሞት ዘለዋ ትምህርቲ ክድግፉ ጻውዒት ኣቕሪባ። ኣብ 2025 ኣብ ዝተፈላለያ ግዛታት ኣሜሪካ ኣብ ቤት ፍርዲ ናይ ሞት መቕጻዕቲ ተፈሪዶም ዝጸንሑ 47 ሰብኡትን ኣንስትን ተቐቲሎም። እዚ ድማ ካብቲ ኣብ ዝሓለፈ 10 ዓመታት ዝነበረ ገምጋም ቁጽሪ ናይ ሞት መቕጻዕቲ ብዕጽፊ ከም ዝወሰኸ ዘርኢ እዩ። ክሪሳን ቫይንላይን ኮርት ሙርፍ ከም ዝገለጸቶ እዚ ፍሉይን ኣሰቃቕን ናይ ሞት መቕጻዕቲ እዩ። ብፍላይ ድማ ህዝቢ ኣሜሪካ ንናይ ሞት መቕጻዕቲ ተቐባልነት ዘይብሉ ገይሩ ኣብ ዝርእየሉን ናይ ሞት መቕጻዕቲ ንምውጋድ ዝግበር ምንቅስቓስ እናዓበየ ኣብ ዝኸደሉን ዘሎ እዋን ምዃኑ ብሓቂ ዘሕዝን እዩ። ወይዘሮ ቫይንላይን ኮርት ሙርፊ ኣብ ሕቡራት መንግስታት ኣሜሪካ ናይ ሞት መቕጻዕቲ ንምውጋድን መዕረይ ፍትሕን ምድንፋዕን ዝሰርሕ መርበብ ምንቅስቓስ ካቶሊካውያን ዝተባህለ ናይ ጠበቃ ጉጅለ ኣደ መንበር ፈጻሚ ኣካል ኮይና ተገልግል ዘላ እያ። ንሳ ኣብ ሮማ ኣብ ዝገበረቶ ምብጻሕ ንዜና ቫቲካን ኣብ ዝሃበቶ መግለጺ ናይ ሞት መቕጻዕቲ ሓደ ሰብ ኣብ ልዕሊ ገበን ተሪር ስጉምቲ ከም ዝውሰድ ንምርኣይ ዝጥቀምሉ ቀሊል መንገዲ ክኸውን ይኽእል እዩ። ኣብ ገለ ግዛታት ድማ ፖለቲካዊ ረብሓ ንምርካብ የገልግል እዩ ኢላ። ነቲ ኣሃዛት ብዝርዝር ምስ ንምልከት ኣብ መንጎ ግዛታት ዘሎ ገዚፍ ፍልሊ የርእየና። ካብቲ ኣብ 2025 ዝተፈጸመ 47 ናይ ሞት መቕጻዕቲ እተን 11 ግዛታት ጥራይ ክፍጽምኦ ከለዋ እተን ዝተረፋ 39 ግዛታት ግን ዝኾነ ናይ ሞት መቕጻዕቲ ኣይፈጸማን። እዚ ሕጂ ዘሎ ኩነታት ከም ዘመልክቶ እተን 23 ግዛታት ንናይ ሞት መቕጻዕቲ ምሉእ ብምሉእ ኣወጊደንኦ ይርከባ። ኣብ ግዝኣት ፍሎሪዳ 19 ናይ ሞት መቕጻዕቲ ተፈጺሙ። እዚ ማለት ኣብታ ግዝኣት ኣብ 2025 ኣብ ነፍሲ ወከፍ 2 ሰሙን ሓደ ሰብ ይቕተል ከም ዝነበረ ዘመልክት እዩ። ወይዘሮ ሙርፊ ከም ዝገለጸቶ ነፍሲ ወከፍ ናይ ሞት ፍርዲ ዝያዳ ናይ ውሕስነት ጉድኣትን ዝያዳ ናይ ስድራ ቤታት ምብትታንን የምጽእ። ንሳ ክትገልጽ ከላ እዚ ነቶም ግዳያት ናይ ምጽንናዕ ስምዒት ወይ ፈውሲ ኣይፈጥረሎምን እዩ። እንታይ ደኣ ዝያዳ ዓመፅን ስቓይን እዩ ዘምጽእ። እዚ ዓመፅ ዝያዳ ዓመፅ ኣብ ዝወልደሉ ስርዓት ተወሳኺ ጉድኣትን ስቓይን ግዳያትን ጥራይ ዝፈጥር ኢላ። ናይ ሞት መቕጻዕቲ ምስ ትምህርቲ ካቶሊካዊት ቤተ ክርስቲያን ዝጋጮ እዩ። ትምህርቲ ካቶሊካዊት ቤተ ክርስቲያን ቁፅሪ 2267 ብንጹር ናይ ሞት መቕጻዕቲ ኣብ ልዕሊ ዘይገሃስን ክብርን ወዲ ሰብ ዝወርድ መጥቃዕቲ ስለ ዝኾነ ተቐባልነት የብሉን ይብል። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ሚያዝያ 2026 ግዛት ኤሊኖይስ መበል 15 ዓመት ምውጋድ ናይ ሞት መቕጻዕቲ ኣብ ዘኽበረትሉ እዋን ብምልኣት ከም ዝድግፍዎ ናይ ቪድዮ መልእኽቲ ከም ዝለኣኹ ይዝከር። ርእሰ ሊቃነ ጳጳሳት ነቶም ኣብ ሕቡራት መንግስታት ኣሜሪካን ኣብ መላእ ዓለምን ናይ ሞት መቕጻዕቲ ንምውጋድ ዝጣበቑ ደገፍ እህቦም ኣለኹ። ጻዕርታትኩም ንክብሪ ነፍሲ ወከፍ ሰብ ዝያዳ ኣፍልጦ ንኽህቡ ክመርሖም፣ ንኻልኦት ከዓ ንተመሳሳሊ ፍትሓዊ ዕላማ ንኽዓዩ ከተባብዖም እጽሊ ኣለኹ ዝብል መልእኽቲ ኣመሓላሊፎም ነይሮም። ወይዘሮ ሙርፊ ከም ዝገለጸቶ እቲ ናይ ሞት መቕጻዕቲ ንሰብኣዊ ክብሪ ኣብ ርእሲ ምጥቃሙ ነቶም ጉድኣት ዘውርዱ ሰባት ተሓተቲ ንምግባርን ተወሳኺ ገበን ንኸይፍጽሙ ንምክልኻልን ኣድላዪ ኣይኮነን። ኣብዚ እዋን እዚ ኣብ ኦሃዮ 114 ሰባት ኣብ ናይ ሞት ፍርዲ ተቐሚጦም ኣለዉ። ካብዚኣቶም እቶም 28 ናይ ይግባይ መስርሕ ወዲኦም ኣለዉ። ብመሰረት ወይዘሮ ሙርፊ ኣመሓዳሪ ኦሃዮ ማይክ ደዋይን ስልጣኑ ኣብ ወርሒ ጥሪ 2027 ቅድሚ ምውድኡ ክልተ ደቂ ኣንስትዮ ዝርከብዎም ንዅሎም 114 ሰባት ናይ ሞት ፍርዲ ንምቅያር ፍሉይ ኣጋጣሚ ኣለዎ። ኣመሓዳሪ ደዋይን ካቶሊካዊ ምእመን ኮይኑ ንናይ ሞት መቕጻዕቲ ከም ዝጻረሮ ብግህዶ ገሊጹ። ኣብ ኦሃዮ ን8 ዓመት ኣብ ስልጣን ኣብ ዝጸንሐሉ እዋን ድማ ንናይ ሞት መቕጻዕቲ ኣወጊድዎ ይርከብ። ሕይወት ሰብ ዓብዪ ዋጋ ኣለዎ ዝበለት ወይዘሮ ቫይንላይን ኮርት ጉድኣት ምስ ኣጋጠመ እውን ከይተረፈ ንድሕነት ኣጋጣሚታት ክንፈጥር ንኽእል ኢና። እንደገና ድሕነት ሕብረተሰብ ክንሕሉን ንገበነኛታት ተሓተቲ ክንገብሮምን ንኽእል ኢና። እዚ ኸኣ ንኣመሓዳሪ ደዋይን ዓብዪ ኣጋጣሚ እዩ ክትብል ኣስሚራትሉ። እቲ ንናይ ሞት ፍርዲ ምሽልሻል ነቲ ንሞት ዝተፈርደ ሰብ ካብ ሞት የድሕኖ። እዚ ማለት ከዓ ብዘይ ናይ ሞት ፍርዲ ንህይወት ኣብ ቤት ማእሰርቲ ኮይኑ የገልግል እምበር ናጻ ክወፅእ ኣለዎ ማለት ኣይኮነን። ብክርስትያናዊ ኣረኣእያ ክርአን ከሎ እዚ ነቲ በዳሊ ካብ ሓጢኣቱን ክንስሕን ነቲ ዓንቄል ዓመፃ ኣብ ክንዲ ዝቕጽሎ ደው ከብሎ ኣጋጣሚ ይኸፍተሉ እዩ። ወይዘሮ ሙርፊ ነቶም ግዳያት ተጠንቂቕና ክንሕዞም ኣለና። ነቲ ዝወርዶም ጉድኣትን ዓመፅን ንምፍታሕ ክንጽዕር፣ ከምኡውን ናብ ምሕዋይ ዝመርሕ መንገድታት ንምምጻእ፣ ምናልባት እውን ይቕረ ክብልሉ ዝኽእሉ ኣጋጣሚታት ክንፈጥር ኣለና ትብል። ቀጺላ ናይ ሞት መቕጻዕቲ በብቕሩብ ኣብ ምርጫ ተቐባልነት ስለ ዘይረኸበ ካቶሊካውያን ምእመናን ንዓለም ካብ ጥንሲ ክሳዕ ተፈጥራዊ ሞት ንህይወት ኣኽብሮት ከም ዝህቡ ዝሕብር ሓያል ስነ ምግባራዊ መብራህቲ ክህቡ ከም ዝኽእሉ ገሊጻ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንቤተ ክርስቲያን ንቅድሚት ክትስጉም የተባብዕዋ ከም ዘለውን ንሕቡራት መንግስታት ኣሜሪካን ንዓለምን ኣብ ኩሉ ደረጃታት ንህይወት ከነኽብር ከም ንኽእልን ናይ ሞት መቕጻዕቲ ምስ እምነትና ዝጻረር ምዃኑ ንምርኣይ ግልጽ ከም ዝገበርዎ ትገልጽ።

ንሕና ክብራን ሰማዕትና ስለምክትታልኩም ነመስግን። ሰነ እስራ ኣብ ሃገርና ኤርትራ ፍሊት መዓልቲ እያ። ኣብዛ ዓለት እዚኣ ስለ ህዝቦምን ሃገሮምን ዝሓለፉ ሰማዕታት ዝከሩ ላዓለት ብምዃና ፍሊት መዓልቲ ኣስተንትኖን ጸሎትን እያ። ዘለዓለማዊ ዝኽሪ ነቶም ስለ ናጽነት ህዝቦምን ሃገሮምን ዝሓለፉ ሰማዕታትና ናይ ሎሚ መደብ ፈነወና ኣብዚ ዛዘም ኣብ ነጥብ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ቅዱስ ኣቡነ ኣረስ ሊቃነ ጳጳሳት ልዮን መበል 14 በቲ ኣብ ኤክስ ማሕበራዊ መረብቲ ብዘሎ ኣቲ ፖንተፊክስ ብዝብል ኣድራሽ ሸዖም ኣቢሎም ኣብ ከቢድ ኩነታት ሓጎስ ምርካብ ዝከኣል ህወትና ምስ ግዜ ኣብሄር ከም ፈቃራቦ ኣብ ዘሎ ርክብ ዝተመሰረተ ምስዝኸውን ጥራይ እዩ። ናይ ሓቅን ፍጹሙን ሓጎስ ክህበና ዝኽእል ፍቕሪ ኣምላኽ ጥራይ እዩ። እግዚኣብሄር ከም ዝፈትዎም ደቁ ከም ዝሓልየልና ኣፀቢቕና እንተኣሚንና ኣብ ከቢድ ኩነታት እውን ከይተረፈ ኣይክንደናገርን ወይ ተስፋ ኣይክንቆርፅን ኢና ዝብል መልእኽቲ ከም ዝፈነው ንሕብር። ሎም ዕለት 20/2026 ዓ.ም ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ጳጳሳት ጉዳይ ዝሓሊ ናይ ቅዱስ መንበር ዕለ ቤት ጽሕፈት የንተ ሊቀ ጳጳሳት ፊሊፖ ያኖነ ተቐቢሎም ከም ዘዘራረቡን ኣስዒቦም እውን ኣብ ኢጣልያ ከተማ ፓቪያ ኣንጀሎ ሎዲጃኖ ጉስነቶም ምብዛሕ ከም ዘካየዱ ናይ ቅዱስ መንበር ዜናን ክፍል ማሕተሙን መግለጺ ኣፍሊጡ። ናይሎም ዕለት 20/2026 ዓ.ም መደብ ፈነወናር ሰሪካነ ጳጳሳት ልመበል 14 ምስ ወከልቲ ናይ ኣብራይስ መንበረ ጥበብ ዘኢየሩሳሌም ተራኺቦም ዘስምዖም መደረ ሰሪካነ ጳጳሳት ልመበል 14 ኣብቲ ካብ ዕለት 17/2019/2026 ዓ.ም ቅርዓት ዘተ ብዝብል መፀውዕ ሓድሽ ኣህጉራዊ መድረኽ ዘተ ብዛዕባ ክንክን ናይ ሓባር ቤትና ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ብዘሎ ናይ ኣታክልቲ ስፍራ ብዝተካየደ ፈላማ ዓውደ ጉባኤ ስቡህ ኣንተ ተጋባእያን ዘካይድዎ ርክብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ መበል 50 ናይ ሓጋይ ጉባኤ መንእሰያት ስቲቨንቪል ዘመሓላለፎ ናይ ምስማዕርኤት መልእኽቲ መርበብ ምንቅስቓስ ካቶሊካውያን ፀረ ፍርድሞት ኣደ መንበር ፈፃሚ ኣካል ምዜና ቫቲካን ዘካየደቶ ቃለ ማሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፊረዝ ግን ንዕድም ሰላምታ ናይ ብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ መትከትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ወከልቲ ናይ ኣብራይስቲ መንበረ ጥበብ ዘኢየሩሳሌም ተራኺቦም ኣብዛ ብዓመፅን ምፍልላይን ዝተለለየት ዓለም መብራህቲ ተስፋን ሰላምን ሓድነትን ክኾኑ የተባብዑ። ኣብዚ መብዛሕትኡ ግዜ ብዓመፅን ጠቋ መደረን ዝልለየሉ እዋን ኣባላት ናይቲ ብዙሕነት ዘሎ ማሕበረሰብ መንበረ ጥበብኩም ኣፅዋር ዘይተዓጥቀን ኣፅዋር ዘፍትሕን ትሑትን ናይ ሓቂ ሰላም ኣብ መንጎ ሰባት ስኒት ንክህሉ ዝሰርሑ ዕደ ጥበበኛታት ክኾኑ ክኽእሉ እዮም። ነዚ ዝበሎ ቅዱስ ኣቦና ዕለት 19 ኣብ ሃገረ ቫቲካን ምስ ቤት ምክሪ ኣመሓደርቲ ናይ ኣብራይስቲ መንበረ ጥበብ ዘኢየሩሳሌም ኣብ ቫቲካን ብሓጎስ ተቐቢሎም ኣብ ዘስምዖም መደረ ክኸውን እንከሎ ኣብዚ ዘሕልፎዎ ግዜ ብዛዕባ ከተማ ቫቲካንን ሮማን ዘለዎም ፍልጠት ክዕምቁ ከም ዘኽእሎም ዘለዎም ተስፋ ብምግላጽ እዚ ቦታ እዚ ንመበቆልን ዕብየትን ክርስትና እምነት ማእከላይ ስፍራ ጥራይ ዘይኮነስ ንኣሸሓት ዓመታት ንምርኻብ ባህልታትን ህዝብታትን ዘተባብዕ ቦታ እውን እዩ እንክብሉ ኣጉሊሖም ብተመሳሳሊ መናብርቲ ጥበብን ተማሃሮን መምሃራንን ብጥበብ ምእንቲ ከዓብዩ ንነዊሕ እዋን ዝራኽብሉ ቦታታት ምዃኖም የስተብህሉ። ኩሉ ሳዕ ቀሊል እኳ እንተዘይኮነ መናብርቲ ጥበብ ትርጉም ንዘለዎ ምርኻባት ኣጋጣሚታት ከም ዝኸፍታ ንምርግጋጽ ብቐጻሊ ክዓዩ ኣለዎም። ላዕለዎት ቤት ትምህርቲ ኣገዳ ዳሲ ክፍሊ ህይወት እዩ። ከመይሲ ምስ ካልኦትን ቋንቋናን ባህልናን ዘሎና ርክብ ንማንነትና ከም ሰብ ኣዝዩ ኣገዳሲ ስለ ዝኾነ መናብርተ ጥበብ ከም ባሕርያዊ መራኸቢ ቦታ መጠን ፍልጠታዊ ምስዓብ ምስ ኣብ ውሽጢ ማሕበረሰብ ምሁራት ሓሳባት ምልውዋጥ ኣፀቢቑ እተተሓሓዘ ናይ ዘተን ምይይጥን ፍሉይ ቦታ እዩ። ኣኽብሮት ዝመልኦ ምይይጥ ክግበር ኣብ ዝከኣል ሃዋሁ ነፍሲ ወከፍ ሰብ ካብ ኣረኣእያን ያው ምስክርነትን ካልኦትን ኮላይ ምስቶም ዘይሰማምዕዎም ሰባት ብምምሃር ፍልጠት ክዓቢ ይኽእል እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ኣብ ከምዚ ዝኣመሰለ ኩነታት ብትዕግስቲ ብፅንዓት ንዝኾነ ይኹን ዘይምርድዳእን ዘይምትእምማንን ዕንቅፋታት ንምፍራስ በብቕሩብ ክንዓይ ንኽእል ኢና ኣምላኽ ኣብ ዓለም ሰላም ንምምፃእ መሳርሒኡ ክንከውን ዝደልየና እውን እንተኾነ ንሕና ግን ካብ ገዛእ ርእስና ክንጅምር ኣሎና። ሰላም ዘይከኣልን ዘይብፅሐን ከም ዝኾነ ኣብ ክንድናኣምን ኣብ ማሕበረሰብና ከነስፍሖና ብሂወትና ክንቅበሎን ኣፍልጦ ክንህበሉን ክንፅዕር ኣሎና። ኣብ መወዳእታ ቅዱስነቶም መናብርተ ጥበብ ናይ ሰላም ዕደ ጥበበይናታት ብምሕናፅ ኣብዛ እናተገማምዐት ኣብ እትኸይድ ዘላ ዓለም መብራህቲ ተስፋን ሓድነትን ክኾኑ ክቕፅል ይኽእል እዩ ዝብል ዘለዎም ተስፋ ከም ዝገለፁ ዜና ቫቲካን ኣፍሊጡ። ሮሳሊካና ጳጳሳት ልዮን መንበል 14 ኣብቲ ካብ ዕለት 17 ክሳዕ 19 ሰነ 226 ዓመተ ምሕረት ቅርዓት ዘተ ብዝብል መፀውዕ ሓድሽ ኣህጉራዊ መድረኽ ዘተ ብዛዕባ ክንክን ናይ ሓባር ቤትና ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ብዝተካየደ ፈለማ ዓውደ ጉባኤ ዝተሳተፉ ዕለት 19 ሰነ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝስምዕዎ ቃለ ምዕዳን ሓድሽ ኣገባብ ንምግባራዊ መርሕነት ከማዕብሉ ከምኡ እውን ንዓበየ ዝኸይድ ዘሎ ኢሰብኣውነት ኣብ ግምት ብምእታው ስልጣነ ፍቕሪ ንምህናፅ ክሕግዙ ከም እተላበው ዜና ቫቲካን ኣፍሊጡ። ሮሳሊካን ጳጳሳት ልዮን መንበል 14 ዕለት 19 ሰነ ኣብ ካስተል ጋንዶልፎ ኣብ ዘሎ ቁሸት ስቡህ ኣንተ ፈላሚ ሕታም ዘተቕርዓት ስቡህ ኣንተ ብዝብል ኣርእስቲ ተመሪሑ ኣብ ዝተካየደ ብዛዕባ ክንክን ናይ ሓባር ቤትና ኣብ ዝመኸረ ናይ ዘተማድራኽ ኣብ ገለ ካብቶም ሎሚ ንደቂ ሰባት ዘጋጥሞም ዘሎ ኣዝዩ ተኣፋፊ ጉዳያት ማለት ሰብ ሰርሖ ኣስተውዕሎ ኣብ ክብሪ ደቂ ሰባት ዘለዎ ፅልዋን ጥዑይ ዕድመ ምድፋእ ስነሜላዊ ክሊዓዊ ርክብን ስፖርትን ዘላቕነት ከባብን ኣብ ዝምልከቱ ቀንዲ ነጥብታት ሰፊሕ ዘተ ከም ዘካየዱ ዝሓበረ ዜና ቫቲካን ኣስዒቡ እዚ ተበግሶ እዚ ክፍሊ ናይቲ ኣብ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ዝቆመ ሰፊሕ ተልእኾ ቅርዓት ስቡህ ኣንተ ኮይኑ እዚ ድማ በቲ ርሰሊቃነ ጳጳሳት ፍራንቸስኮ ኣብ 215 ዓመተ ምሕረት ስቡህ ኣንተ ብዝብል ኣርእስቲ ዝለገሱ ሓደ መልእኽቲ ተመሪሑ ዝቆመ ማእከል ንውሁድ ስነ ምህዳር እዩ። እቲ ዘተ ካብ እተፈላለዩ ሃገራት ክፍሊ ስነ መፅናዕትታትን ዝመፁ ክኢላታትን መራሕትን ኣኪቡ ስነ ምግባራዊ መርሕነት ኣብ ስነ ምህዳር ማሕበራውን ቁጠባውን ለውጢ ብኸመይ ኣበርክቶ ክገብር ከም ዝኽእል እል ፈልዩ ዘመርምር እውን ምዃኑ ዝሓበር ዜና ቫቲካን ኣስዒቡ። ሮሳሊካን ጳጳሳት ልዮን ንተጋባዕያን ኣብ መዛዘሚ ዘካይድዎ ዓውደ ጉባኤ ተቐቢሎም ኣብ ዘስምዖም መደረ ኣብዚ ሎሚ ዝተበታተነትን ታሪካዊ ሱር ዝረስዐትን እትመስል ዘላ ዓለም ግብረ ገባዊ መራሕነት ንምሕዳስን ዳግማይ ንምስኣልን ዝዓለመ መስርሕ ቀዳማይ ስጉምቲ እንክብሉ ብምግላፅ ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓውደ መልእኽቲ ዘማዕበሎም ዛዕባታት ኣብ ዘስተንትንሉ እዋን ኣገዳስነት ዘተ ኣብ ምግጣም እዋን ኣብ ብድሆታት ኣገዳስን ወሳነ ንምዃኑ ደጊሞም ብምርግጋፅ ንሓበራዊ ረብሓን ንኩሉ ክቡር ሂወት ንምድንፋዕን ሓደስቲ መገድታት ንምልላይ ንፅዕር ቢሎም ምስ ኩሎም ኣብ ፍፃሜታትን ሕቶታትን ባሕግታትን ንደቂ ሰብ እንካፈሎም ሰቡትን ኣንስትን ኣብ መይይጥ ክሳተፉ ዘቕረቦ ፀውዒት ኣዘኻኺሮም ነቲ ሕብረተሰብ ካብ ታሪካዊ ዝኽሩ ንምብታኽ ኣብ ሓደጋ ዘእቱ ንዓበየ ካብ ዝኸይድ ዘሎ መንፈሳውን ባህላዊ ንዑረት ኣጠንቂቖም ናይ ሓሶት ግብረ ኣውነት ካብ ዝሓለፈ ዝተነፀለ ዓይነት ሓድሽ ፍጥረት ንምርሓው ከም ዝከኣል ጌርና ሱር ታሪክና ክንበትኽ ይድርኸና። ብተወሳኺ እቶም ግብረ ግባም መትከላት ዝፅውዑ ሰባት ከይተረፉ ኣብ መልክዕ ታሪካዊ ባዶነት ክወድቁ ከም ዝኽእሉ ኣጠንቂቖም ብጌጋ ኣብ መበል 20 ክፍለ ዘመን ዝነበረ መዓት ፍጹም ክድገም የብሉን። እቲ ናይ ዘተ መድረኻት ብናይ ቤተ ክርስቲያን ራእይ ሲኖዳውነት ዝተደረኸ ኮይኑ ኣብ ዙርያ ሓባራዊ ስክፍታታት ሓድነት እናደለየ ዝተፈላለዩ ድምፅታት ዘራኸ ብምዃኑ ኣመልኪቶም ተሳተፍቲ ዝተፈላለየ ድሕረ ባይታን ዓውድታት ክእለቶምን እኳ እንተሓለወ ስነ ምህዳራዊ ማሕበራውን ቁጠባውን ተሓድሶ ንምድንፋዕን ዝገብርዎ ተወፋይነት ከም ዝነኣዱ የመላኽት። ሮሳሊካነ ጳጳሳት ናብቲ እደ ጥበባውን ቁጠባውን ወን ማዕባለ ዘስዕቦ ስነ ምግባራዊ ብድሆታት ምልስ ቢሎም ክልተ ተፃረርቲ ራእይ ሕብረተሰብ እንከነፃፅሩ ማሕበረሰብ ክርስቲያን ኣብ ቅድሚ እቲ ግንቢ ባቢሎን ንማሕናት ዝግበር ፈተና እዚ ድማ ኣብ ክንድኡ ነቲ ብዋጋ እቶም ኣዝዮም ተቃልዕቲ ዝኾኑ ሰባት ዝውክልን ንሓደጋ ምጉዳል ሰብኣውነት ዘዕብን ግንቢ ባቢሎን ኣብ ህንፀት ሓዳስ ኢየሩሳሌም ስልጣነ ፍቕሪ ኣበርክቶ ክገብሩ ፃውዒት ብመቕ ራብ ስልጣነ ብዓቢ ወይ ብዘደነቐ ምንቅስቓስ ዘይኮነስ ብመዓልታዊ ተግባራት ተኣማንነትን ሓልዮትን ዝህነፅ ምዃኑ ኣስተብሂሎም ስልጣነ ፍቕሪ ካብ ሓደ ወይ መስተንክር ምልክት ዘይኮነስ ካብ ድምር ናይቶም ኣንጻር ሰብኣውነት ምጉዳል ከም ዕርዲ ዘገልግሉ ንኣሽቱን ጽኑዓትን ተግባራት ተኣማንነት እዩ ዝብገስ ኣብ ውሽጢ ተፈጥሮዊ ከባቢ ኣብ ፓፓሳዊ ህንጻብ ዝርከብ ቅርዓት ስቡህ ኣንተ እተሰሜናይ ኣታክልቲ ስፍራ ዝተኻይደ ዓውደ ዘተ ምዃኑ ኣጉሊሖም ኣብኡ ድማ ተሳተፍቲ ብፅ ባቀ ፍጥረትን ፈጣርን ተመሪሖም ኣብቲ ከባቢ ዘሎ ተመክሮታት ምስ ዓለምለኻዊ ሓላፍነት ከተሓሕዝዎ ክፅዕሩ ዘኽእሎም ከም ዝኾነን ኣብ ካስተል ጋንዶልፎ ተጀሚሩ ዘሎ መስርሕ ብቐጻሊ ርክባትን ተበግሶታትን ክቕፅል ተስፋኦም ብምግላፅ እቶም ተጋባእያን ንዝገብርዎ ተወፋይነት ብምምስጋን መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሩሰሊካን ጳጳሳት ልዮን መበል 14 ናብ መበል 50 ናይ ሓጋይ ጉባኤ መንእስያት ስቲቨንቪል ኣብ ዘመሓላለፎ ናይ ምስማዕርየት መልእኽቲ ንበድሐ ኩነታት ብፍሽኽቲ ናይ ምኽኣል ምስጢር ብምክፋል ንኩሎም ተሳተፍቲ ድማ እግዚኣብሄር ከም ፍቑራት ደቁ ይሓልየልና ዝብል ዓሚቕ እምነት እንተሃልዩና ኣብ ከቢድ ኩነታት እውን ከይተረፈ ኣይንህወኽን ወይ ድማ ተስፋ ኣይንቆርፅን ኢና እንክብሉ የረጋግ ጽኡ ቅዱስ ኣቦና ናይ ሓቅን ፍጹምን ሓጎስ ከበና ዝኽእል ፍቕሪ ኣምላኽ ጥራይ እዩ እንክብሉ ኣብ መበል 50 ዓመት ዝኽሪ እቲ ኣብ ግዝኣት ኦሃዮ ኣብ ዝርከብ ፍራንቸስካዊ መንበረ ጥበብ ስቱቨንቪል ኣብ ዝተኻየደ ዓመታዊ ኣኼባ ንዝሳተፉ ዘሎ መንቅሰት ኣብ ዘመሓላለፎ ናይ ምስማዕርኢት መልእኽቲ ከም ዝገለጹ ዜና ቫቲካን ይሕብር ርሰሊቃነ ጳጳሳት ንኹሎም ተሳተፍቲ መበል 50 ዓመት ዝኽሪ እዚ ኣኼባታት እዚ ንምዝካር ኣብ ተፈላለየ ቦታታት ኣብ እተገብረ ናይ ስቱቨንቪል ናይ ክረምቲ ዋዕላ መንእሰያት ኣብ ዝሳተፍሉ እዋን ዘመሓላለፎ ናይ ምስማዕርኢት መልእኽቶም ሰላምታ ብመቕራብ ኣበጊሶም ኣብዚ ዓመት እዚ መበል 800 ዓመት ዝኽሪ ዕረፍቲ ቅዱስ ፍራንቸስኮ ዝኣሲዝ ምዃኑ እውን ኣዘኻኺሮም እቲ ኣኼባ ብፍራንቸስኮ መንበረ ጥበብ ስቱቨንቪል እተወደበ ምዃኑ ኣብ ግምት ብምእታው ቅዱስነቶም ብዛዕባ እቲ ቅዱስ ፍራንቸስኮ ሎምን መንእሰያት ክህቦ ዝኽእል መልእኽቲ ብፍላይ ከዓ ብዛዕባ ናይ ሓቂ ሰላምን ፍጹም ሓጎስን ምስትንታን ግቡእ ኮይኑ ከም ዝስምዖምን ሓደ ሰብ ኣብ መበል 13 ክፍለ ዘመን ኣብ ጎደናታት ኣሲዚ ምስ ቅዱስ ፍራንቸስኮ እንተዝራኸብ ነይሩ ንሰባት ብህድኣትን ብፍቕርን ፍሽኽታ እናጠመጠ ሰላም ወሰናይ ምበሎ ነይሩ ቢሎም ነቶም መንእሰያት ነቶም ምሳይ ዝራኸቡ ሰባት ናይ ሓቂ ሰላም እደሊ ድየ ዝብል ሕቶ ንገዛእ ርእሶም ከቕርቡ ድማ ዓዲሞም እዚ ኩሉ ግዜ ቀሊል ኣይኮነን ክብሉ ከም ዝኽእሉ ኣፍልጦ ብምሃብ ስለዚ ቅዱስ ፍራንቸስኮ ሰላም ክዘርእ ዝኸኣለ ብሓይሉ ዘይኮነስ ምንጪ ናይ ሓቂ ሰላም ኣብ ውሽጡ ስለ ዝነበሮ ምዃኑ ክዝከር ከም እተማሕፅኑ ዜና ቫቲካን ኣፍሊጡ ሰላም ሓደ ሰብ ንጎይታ ናብ ልቡ ምዝዕድሞ ካብ ኣምላኽ ዝውሃብ ውህበት እዩ ስለዚ ኣመንቲ መሳርሒ ሰላም ክኾኑን ናብ ኣባይቲ ስድራን ማሕበረሰባትን ኣሕዛብን መላእ ዓለምን ከስፍሕዎ ይፅውዑ ንመንእስያት ኣብቲ ዓውደ ርክብ ነቲ ንደቂ መዛሙርቱ እተመባፅዖ ሰላመ ክርስቶስ ምእንቲ ክረኽቡ ናይ ፅሞና እዋን ክህልዎም ብምዝኽኻር ኣብ ኣዝዩ ፅንኩር ኩነታት ብሓቂ ሓጎስ ክህልወካ ተኸኣሊ ድዩ ዝብል ሕቶ ነቶም መንእስያት ብምቕራብ ሂወትና ኣብቲ ከም ፈቃር ኣቦ መጠን ምስ ኣምላኽ ዘሎና ርክብ እተመስረተ እንተኮይኑ ጥራይ እዩ ክእሉ ዝኸውን እንክብሉ ናይቲ ዘቕረቦ ሕቶ መልሲ የረጋግፁ እቲ ቅዱስ ፍራንቸስኮ ዝገለጾ ሓጎስ ብእደ ጥበባዊ መጋበርያታት ኣብ ቅድሚ ሶሌዳ ብዙሕ ሰዓታት ምሕላፍ ወይ ኣብ ማሕበራዊ መራኸብታት ብብመዓልቱ መወዳእታ ዘይብሉ ፅጋዕተይና ኣብ ምዃን ክርከብ ኣይክእልን ከምዝኣመሰለ ንጥፈታት መብዛሕትኡ ግዜ ንፀሎት ናይ ሓቂ ዕርክነት ናብ ራስ ስድራ ቤት እምነትን መምስራት ንመፅናዕቲ ወይ ንስፖርት ክውክል ዝኽእል ክቡር ግዜ ዝምንዝዕ ምዃኑ ኣጠንቂቖም ብተወሳኺ ሓጎስ ዕፀፋርስ ካብ ምጥቃም ኣልኮላዊ መስተ ብምውሳድ ብምንዝርና ብደጋዊ ርክባት ብስእሊ ወይ ብዝኾነ ይኹን ጎዳኢ ጠባይ ክድል የብሉን ኣብ መወዳእታኡ ኣብ ከም ሓብቲ ፅባቐ ዝና ወይ ጥዕና ዝኣመሰለ ስጋዊ ጥሪት ክርከብ ዘይከኣል እውን ምዃኑ የብርሁ ሰሊቃነ ጳጳሳት ፍቕሪ ኣምላኽ ጥራይ እያ ንልብሰብ ብዓቀይን ሓጎስ ክመልኦ ዝኽእል ኣምላኽ ከም ፍቑራት ደቁ መጠን ከምዝሓልየልና ዓሚቕ ምትእምማን እንተሃልዩና ኣብ ኣፀጋሚ ኩነታት እውን ከይተረፈ ኣይክንጭናቕን ተስፋ ኣይክንቆርፅን ኢና ብዙሓት ካባኻትኩም ካብ ቆልዕነትኩም ኣትሒዝኩም ኣምላኽ ከም ዘፍቅረኩም ኣስተውዒልኩም ኢኹም ብሓቂ ነዚ ተኣምኑ ዶ ኣብ ቅድሚ ኣዕንቲ ኣምላኽ ክቡራት ኢኹም ብዘይ ቅድመ ኩነት ብኣኡ እተፈቐርኩም ኢኹም ነፍሲ ወከፍኩም ብዘይ ቅድመ ኩነት ብኣኡ እተፈቐርኩም ኢኹም ነዚ ሓቂ እዚ ብሓቂ ኣሜነ ክብሉ ከም ዘተባብዑ ዜና ቫቲካን ይሕብር ኣዘውቲርኩም ብፀሎትን ምስጢራት ብምቕባልን ምስኡ ትውክልቲ ዝመልኦ ርክብ እንተ ኣማዕቢልኩም ንርእስኹም ከዓ ኣብ ኢዱ ኣሓሊፍኩም ብምሃብ ፀጋኡ ምስ መላዓኩም ፍቕሩ ድማ ንልብኹም ምስ ዘንድዶ ጭንቀት ንጓህን ፅምዋን ክጠፍእ እዩ እዚ ድማ ንበዳሕ ኩነታት ብፍሽኽታ ንኽትገጥሙ ዘኽእል ምስጢር እዩ መንእሰያት ንዝሓቂ ዝልቦም ክኸፍቱ ንኣምላኽ ክኸፍቱን ኣብ ሓይሉ ክውከሉን ድማ ተማሕፂኖም ኣብ ክንዲ ከምዚ ዝኣመሰለ ዓብዪ ፍቕርን ከምዚ ዝኣመሰለ ለጋስ ውህበትን እንታይ ክንህቦ ንኽእል ብጀካ ገዛእ ርእስና ካልእ የለን እንክብሉ ድማ የረጋግፁ ሩሰሊቃነ ጳጳሳት ነቶም ተሳተፍቲ መንእሰያት ጎይታ ነቶም ዘይፈልጥዎ ሰባት ቃል ዘብፅሑ ልኡካን ከም ዘድልዮ ብምግላፅ ቅዱሳት ሰብኡትን ኣንስትን ምእመናን ካቶሊክ ኣባይቲ ስድራን ካሕናት ከም መንፈሳውን ኣቦታትን ኣገልግልቲ ከም ኣበ ነፍስን ኣገልግልቲ ቅዱስ ቁርባንን ከምኡ ውን ኣባላት ሰብፊ ህወትን ናይ ሓቂ ሓጎስ መንግስቲ መሰኻኽር ክኾኑ ይፅውዖም ጎይታ ኣብ ሓንቲ ካብ ፀዋዕታታት ይዕድመኩም ከም ዘሎ እንተተሰሚዐኩም ብፍርሒ ኣይትርሓቁ እምበኣር ሓደ ስጉምቲ ንቅድሚት ወሲድኩም ጎይታ እነኹ ለኣኸ ንበልዎ እምበር ብፍርሒ ገዛእ ርእስኹም ኣይትዕፀዉ ወይ ኣይትመለሱ ማዕረ ማዕርኡ ድማ ብዛዕባ እዚ ምስ ሓደ ሰብ ብፍላይ ድማ ምስ እተኣምኖ ዓርኪ ወይ ካህን ወይ ኣባል ሰብፊ ህወት ድንግል ክትዘራረብሉ ኣይትፍርሑ እንክብሉ ኣተባቢዖም ንተሳተፍቲ መንስያት ኩሎም ፍረ ዘለዎ ጉባኤ ተመኒኦም ኣብዘኒ መዓልታት እዚኣተን ብፍቕሪ ክርስቶስ ክምልኡን ካልኦት ህወቶም ምሉእ ብምሉእ ንጎይታ ከወፍዩ ዝደልዩ መንእስያት ክራኸቡን ከምኡ ብምግባሮም ድማ ሓቀይና ሓጎስ ክረኽቡ ጸልዩ እንክብሉ ዘመሓላለፎ ናይ ምስ ማዕርዮት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ኣብ ሕቡራት መንግስታት ኣሜሪካ ኣብ 225 ኣብ ልዕሊ ንሞት ዝተፈርዱ ሰባት ቅትለት እናወሰኺ ኣብ ዝኸደሉ እዋን ኣደ መንበር ፈጻሚ ኣካል መርበብ ምንቅስቃስ ካቶሊካውያን ምእመናን ኣሜሪካውያን ካቶሊካውያን ምእመናን ነቲ ቤተ ክርስትያን ብዛዕባ ሰብኣዊ ክብሪ ካብ ጥንሲ ጀሚርካ ክሳዕ ባህርያዊ ሞት ዘለዋ ትምህርቲ ክድግፉ ጻውዒት ኣቕሪባ ኣብ 225 ኣብ ዝተፈላለያ ግዛታት ኣሜሪካ ኣብ ቤት ፍርዲ ናይ ሞት መቕጻዕቲ ተፈሪዶም ዝጸንሑ 47 ሰብኡትን ኣንስትን ተቐቲሎም እዚ ድማ ካብቲ ኣብ ዝሓለፈ 10 ዓመታት ዝነበረ ገምጋም ቁጽሪ ናይ ሞት መቕጻዕቲ ብዕጽፊ ከም ዝወሰኸ ዘርኢ እዩ ክሪሳን ቫይንላይን ኮርት ሙርፍ ከም ዝገለጸቶ እዚ ፍሉይን ኣሰቃቕን ናይ ሞት መቕጻዕቲ እዩ ብፍላይ ድማ ህዝቢ ኣሜሪካ ንናይ ሞት መቕጻዕቲ ተቐባልነት ዘይብሉ ገይሩ ኣብ ዝርእየሉን ናይ ሞት መቕጻዕቲ ንምውጋድ ዝግበር ምንቅስቃስ እናዓበየ ኣብ ዝኸደሉን ዘሎ እዋን ምዃኑ ብሓቂ ዘሕዝን እዩ ወይዘሮ ቫይንላይን ኮርት ሙርፊ ኣብ ሕቡራት መንግስታት ኣሜሪካ ናይ ሞት መቕጻዕቲ ንምውጋድን መዕረይ ፍትሒ ንምድንፋዕን ዝሰርሕ መርበብ ምንቅስቃስ ካቶሊካውያን ዝተባህለ ናይ ጠበቃ ጉጅለ ኣደ መንበር ፈጻሚ ኣካል ኮይና ተገልግል ዘላ እያ ንሳ ኣብ ሮማ ኣብ ዝገበረቶም ምብጻሕ ንዜና ቫቲካን ኣብ ዝሃበቶ መግለጺ ናይ ሞት መቕጻዕቲ ሓደ ሰብ ኣብ ልዕሊ ገበን ተሪር ስጉምቲ ከም ዝውሰድ ንምርኣይ ዝጥቀምሉ ቀሊል መንገዲ ክኸውን ይኽእል እዩ። ኣብ ገለ ግዛታት ድማ ፖለቲካዊ ረብሓ ንምርካብ የገልግል እዩ ኢላ። ነቲ ኣሃዛት ብዝርዝር ምስ ንምልከት ኣብ መንጎ ግዛታት ዘሎ ገዚፍ ፍልሊ የርእየና። ካብቲ ኣብ 2025 ዝተፈጸመ 47 ናይ ሞት መቕጻዕቲ እተን 11 ግዛታት ጥራይ ክፍጽምኦ ከለዋ እተን ዝተረፋ 39 ግዛታት ግን ዝኾነ ናይ ሞት መቕጻዕቲ ኣይፈጸማን። እዚ ሕጂ ዘሎ ኩነታት ከም ዘመልክቶ እተን 23 ግዛታት ንናይ ሞት መቕጻዕቲ ምሉእ ብምሉእ ኣወጊደንኦ ይርከባ። ኣብ ግዛኣት ፍሎሪዳ 19 ናይ ሞት መቕጻዕቲ ተፈጺሙ። እዚ ማለት ኣብታ ግዛኣት ኣብ 2025 ኣብ ነፍሲ ወከፍ 2 ሰሙን ሓደ ሰብ ይቕተል ከም ዝነበረ ዘመልክት እዩ። ወይዘሮ ሙርፍ ከም ዝገለጸቶ ነፍሲ ወከፍ ናይ ሞት ፍርዲ ዝያዳ ናይ ውሕስነት ጉድኣትን ዝያዳ ናይ ስድራ ቤታት ምብትታንን የምጽእ። ንሳ ክትገልጽ ከላ እዚ ነቶም ግዳያት ናይ ምጽንናዕ ስምዒት ወይ ፈውሲ ኣይፈጥረሎምን እዩ። እንታይ ደኣ ዝያዳ ዓመፅን ስቓይን እዩ ዘምጽእ። እዚ ዓመፅ ዝያዳ ዓመፅ ኣብ ዝወልደሉ ስርዓት ተወሳኺ ጉድኣትን ስቓይን ግዳያትን ጥራይ እዩ ዝፈጥር ኢላ። ናይ ሞት መቕጻዕቲ ምስ ትምህርቲ ካቶሊካዊት ቤተ ክርስትያን ዝጋጮ እዩ። ትምህርቲ ካቶሊካዊት ቤተ ክርስትያን ቁፅሪ 2267 ብንጹር ናይ ሞት መቕጻዕቲ ኣብ ልዕሊ ዘይገሃስን ክብርን ወዲ ሰብ ዝወርድ መጥቃዕቲ ስለ ዝኾነ ተቐባልነት የብሉን ይብል። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ሚያዝያ 2026 ግዛት ኤሊኖይስ መበል 15 ዓመት ምውጋድ ናይ ሞት መቕጻዕቲ ኣብ ዘኽበረትሉ እዋን ብምልኣት ከም ዝድግፍዎ ናይ ቪድዮ መልእኽቲ ከም ዝለኣኹ ይዝከር። ርእሰ ሊቃነ ጳጳሳት ነቶም ኣብ ሕቡራት መንግስታት ኣሜሪካን ኣብ መላእ ዓለምን ናይ ሞት መቕጻዕቲ ንምውጋድ ዝጣበቑ ደገፍ እህቦም ኣለኹ። ጻዕርታትኩም ንክብሪ ነፍሲ ወከፍ ሰብ ዝያዳ ኣፍልጦ ንኽህቡ ክመርሖም፣ ንኻልኦት ከዓ ንተመሳሳሊ ፍትሓዊ ዕላማ ንኽዓዩ ከተባብዖም እጽሊ ኣለኹ ዝብል መልእኽቲ ኣመሓላሊፎም ነይሮም። ወይዘሮ ሙርፊ ከም ዝገለጸቶ እቲ ናይ ሞት መቕጻዕቲ ንሰብኣዊ ክብሪ ኣብ ርእሲ ምጥቃሙ ነቶም ጉድኣት ዘውርዱ ሰባት ተሓተቲ ንምግባርን ተወሳኺ ገበን ንኸይፍጽሙ ንምክልኻልን ኣድላዪ ኣይኮነን። ኣብዚ እዋን እዚ ኣብ ኦሃዮ 114 ሰባት ኣብ ናይ ሞት ፍርዲ ተቐሚጦም ኣለዉ። ካብዚኣቶም እቶም 28 ናይ ይግባይ መስርሕ ወዲኦም ኣለዉ። ብመሰረት ወይዘሮ ሙርፊ ኣብ መሓዳሪ ኦሃዮ ማይክ ደዋይን ስልጣኑ ኣብ ወርሒ ጥሪ 2027 ቅድሚ ምውድኡ ክልተ ደቂ ኣንስትዮ ዝርከብዎም ንዅሎም 114 ሰባት ናይ ሞት ፍርዲ ንምቅያር ፍሉይ ኣጋጣሚ ኣለዎ። ኣብ መሓዳሪ ደዋይን ካቶሊካዊ ምእመን ኮይኑ ንናይ ሞት መቕጻዕቲ ከም ዝጻረሮ ብግህዶ ገሊጹ። ኣብ ኦሃዮ ን8 ዓመት ኣብ ስልጣን ኣብ ዝጸንሐሉ እዋን ድማ ንናይ ሞት መቕጻዕቲ ኣወጊድዎ ይርከብ። ሕይወት ሰብ ዓብዪ ዋጋ ኣለዎ ዝበለት ወይዘሮ ቫይንላይን ኮርት ጉድኣት ምስ ኣጋጠመ እውን ከይተረፈ ንድሕነት ኣጋጣሚታት ክንፈጥር ንኽእል ኢና። እንደገና ድሕነት ሕብረተሰብ ክንሕሉን ንገበነኛታት ተሓተቲ ክንገብሮምን ንኽእል ኢና። እዚ ኸኣ ንኣመሓዳሪ ደዋይን ዓብዪ ኣጋጣሚ እዩ ክትብል ኣስሚራትሉ። እቲ ንናይ ሞት ፍርዲ ምሽልሻል ነቲ ንሞት ዝተፈርደ ሰብ ካብ ሞት የድሕኖ። እዚ ማለት ከዓ ብዘይ ናይ ሞት ፍርዲ ንህይወት ኣብ ቤት ማእሰርቲ ኮይኑ የገልግል እምበር ናጻ ክወፅእ ኣለዎ ማለት ኣይኮነን። ብክርስትያናዊ ኣረኣእያ ክርአን ከሎ እዚ ነቲ በዳሊ ካብ ሓጢኣቱን ክንስሐን ነቲ ዓንቄል ዓመፃ ኣብ ክንዲ ዝቕጽሎ ደው ከብሎ ኣጋጣሚ ይኸፍተሉ እዩ። ወይዘሮ ሙርፊ ነቶም ግዳያት ተጠንቂቕና ክንሕዞም ኣለና። ነቲ ዝወርዶም ጉድኣትን ዓመፅን ንምፍታሕ ክንፅዕር፣ ከምኡ ውን ናብ ምሕዋይ ዝመርሕ መንገድታት ንምምጻእ፣ ምናልባት እውን ይቕረ ክብልሉ ዝኽእሉ ኣጋጣሚታት ክንፈጥር ኣለና ትብል። ቀጺላ ናይ ሞት መቕጻዕቲ በብቕሩብ ኣብ ምርጫ ተቐባልነት ስለ ዘይረኸበ ካቶሊካውያን ምእመናን ንዓለም ካብ ጥንሲ ክሳዕ ተፈጥራዊ ሞት ንህይወት ኣኽብሮት ከም ዝህቡ ዝሕብር ሓያል ስነ ምግባራዊ መብራህቲ ክህቡ ከም ዝኽእሉ ገሊጻ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 نبيت كريستيان نقدميت كتسقوم يتبابع واكم زلوون نحبرات من قصات أمريكان نعلمين أب كل درجاتات نهيوات كنخبر كمنخلن نايموت مغصاعتي مسمنة نازس عرر مخانون مرحاي قلس كمزقبروه تقلس.

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ሰነ እስራ ኣብ ሃገርና ኤርትራ ፍሉይ መዓልቲ እያ። ኣብዛ ዓለት እዚኣ ስለ ህዝቦምን ሃገሮምን ዝዓረፉ ሰማዕታት ዝዝከሩሉ ዓለት ብምዃና ፍሉይ መዓልቲ ኣስተንትኖን ጸሎትን እያ። ዘለዓለማዊ ዝኽሪ ነቶም ስለ ናጽነት ህዝቦምን ሃገሮምን ዝዓረፉ ሰማዕታትና ናይ ሎሚ መደብ ፈነወና ኣብዚ ዛዘም ኣብ ነጥሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።